0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንዲሆንልን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮምሽኒ ቴት በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ደግሞ ሜይ 25 ቀን 2016 ዓ.ም ምረት ነው። ለኢትዮጵያን ዘመን አቆጣጠር ግንቦት 17 ቀን 2018 ዓ.ም ምረት ነው። የቴክኒክ ባለሙያችን ሃይም ዛኪን ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመንነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል።
2: ሰጠኝ ዘመን አመሰግናለሁ። መልካም ቀን ይሁንልን። አርስተ ዜና በይሁዳና ሰማርያ ቀበሎች የሰፈሩ እስራኤላውያንና የደህንነት ሚኒስተር ኢታማር ቤንግቤር የሚፈጥሩትን ግጭት ስርዓት አልበኝነት ነው ሲሉም ፕሬዝዳንት ኢሳቅ ሄርጾግ አወገዙም። በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ በሚወነጭፋቸው ድሮን ቀላል አውሮፕላን የቦምብ ጥቃት የእስራኤል ተዋጊ ወታደሮች ሕይወት መስዋዕትነት እየከፈሉ ነው። ኢራንና ሀያሉ አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳን ለማንሳትና ማዕቀብን ለማንሳትም የታገደም ማዕቀብ የጣለ የኢራን ገንዘብ ለመልቀቅ ስምምነት ላይ ለመድረስ ከመቼውም ጊዜ በል ተቃርቧል ተባለ። የአሜሪካም የስለላ ድርጅት የኢራን ከፍተኛ መሪ ማጅታባ ሐማናይ የሚንቀሳቀሰው ምስጢራዊ ከሆነም የውጭ ዓለም መዳረሻ በሌለው ውስን መሆኑን ገለጸ። ትናንት ምሽት በክኔሬት ሐይቅ አካባቢ የመሬት መንቀጥቀጥ እንደነበረ ተገለጸ። ይህ የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በይሁዳና ሰማርያ ቀበሎች የሰፈሩ እስራኤላውያንና የደህንነት ሚኒስተር ኢታማር ቤንግቤር የሚፈጥሩት ግጭት ሁከት ስርዓት አልበኝነት ነው ሲሉም ፕሬዝዳንት ኢሳቅ ሄርጾግ አጥብቀው አወገዙም። ሚኒስተር ቤንግቤር ኃላፊነት ስለሌላቸውም ከስልጣን ማሰናበት ይገባል ብለዋል። ፕሬዝዳንቱም ንግግራቸውን እንዲህ በመቀጠል ሰፊው የእስራኤል ሕዝብ የተወሰኑ ሰዎች በጣት የሚቆጠሩ ሰዎች እየፈጸሙ ያሉትን ረብሻም ሁከትና ግጭት በትዕግስት አያሳልፈውም። በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ የሚወነጭፈው ድሮን ቀላል አውሮፕላን የቦምብ ጥቃት የእስራኤል ተዋጊ ወታደሮች የሕይወት መስዋዕትነት እየከፈሉ ናቸው። ትናንትናም ኩለቀል ላይ አራት መቶ አንደኛው የምህንድስና ተዋጊ ብርጌድ ጦር ወታደር በድሮን ቦምብ ጥቃት በሞት ተለይቷል። ኢራን እና ሀያሉ አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳ ለማንሳት እና ማዕቀብም ለማንሳት እንዲሁም የታገደ የኢራን በቢሊዮን የሚገመት ገንዘብ ለመልቀቅ ስምምነት ላይ ለመድረስ ከመቼውም ጊዜ ይበልጥ ተቃርቧል ተባለ። በሁለተኛው ምዕራፍ ድርድር ደግሞ ሁለቱ ወገኖች የኒውክሌር ጉዳይ የበለጸጉ ዩራኒየም ከኢራን ለማስወገድ የሚያስችል ምናልባት ሰፊ ስምምነት ላይ ሊደርሱ ነው ተብሏል። ቃል አቀባያችን ጊሊ ኮሄን ትናንት ምሽት በካናዳ ሾት ዜና ፕሮግራም ላይ ጉዳዩን ከሚያውቅ ምንጮች እንደዘገበው ኳታርና ምናልባት ሌሎች የባህር ሰላጤ ሀገራት ስምምነቱን ተግባራዊ ለማድረግ የበለጠ ዋና ሚና ይጫወታሉ ተብለው ይጠበቃሉ። ፕሬዚዳንት ትራምፕ ትናንት ማምሻውን በማኅበራዊ ገጻቸው ላይ እንደጻፉት ከኢራን ጋር ስምምነት ላይ ከደረሱ ይህ ስምምነት ጥሩ እንደሚሆን በፕሬዚዳንት ኦባማ ከተደረሰው ስምምነት በተለየ መልኩ ለኢራናውያን ከፍተኛ መጠን ያለው ገንዘብና ለኒውክሌር ጦር መሳሪያ ክፍተ መንገድ ነው። ትራምፕ አክለውም ስምምነታቸውን ፍጹም የተለየ ነው፣ ነገር ግን ምንም አይነቶችም ወይም ምን እንደሆነ የሚያውቅ የለም ሲሉ ትራምፕ አክለዋል። ያሞኔህ መጥፎ ስምምነት አላደርግም ብለው ተናግረዋል። የአሜሪካ ስለላ ድርጅቶች የኢራን ከፍተኛ መሪ ማጁታባ ሃማኖይ የሚንቀሳቀሰው ምስጢራዊ ከሆነም የውጭ ዓለም መዳረሻ በሌለው በጣም ውስን እንደሆነም ተገለጸ። ይህ በሲቢኤስ ቴሌቪዥን ጣቢያ ተዘግቧል። እንደ ቃል አቀባይ ከሆነ ውስብስብ የሆነም የመልእክተኞች መረብ መረጃ ወደ ሃማናኢን እና ወደ ኢራን አገዛዝ መልእክት ለማስተላለፍ ሲባል በጣም የተደበቀ ምስጢር በመሆኑና በምንም አይነት በቴክኖሎጂ መገናኛ አውታርም አይነት አይጠቀምም፣ እንደ ቴሌፎን፣ እንደ ቪዲዮ፣ እንደ ቴሌቪዥን የመሳሰለም አይጠቀምም። በዚህ ለህይወቱ ስጋት ስለሆነ በጣም ተሰውሯል፣ ተደብቋል ይላል ዜናው። መረጃ ማስተላለፍ ላይ ያለ ችግሮች ስላለበት ነው አሜሪካና ኢራን አገዛዝ በሚያደርጉት ድርድራቸው ጊዜ እንዲጓተት ምክንያት እንደሆነ ተገልጿል። ከኢራን ጋር እየተቋጨ ያለው ስምምነት በሰሜኑ እስራኤል ከሂዝቡላ ጋር እየተካሄደ ባለው ጦርነትን ባስመለከተ ለእስራኤል አስጊ መሆኑን አንድ የእስራኤል ከፍተኛ ባለስልጣን ተናገረም። ባለስልጣኑ እንደገለጸው በደቡብ ሊባኖስ በግጭቱ መስመር ላይ ካሉት የባለስልጣናት ኃላፊዎች መካከል ለአንድ ትናንት እንደገለጹት ሽጠውናል ሲል ተናግሯል። ይህንን የዘገበው ሮቢ ሐምራሸለግ በካርን ዜና ላይ ነው። የክነሴት የገንዘብ ኮሚቴ ነገ በይሁዳና በሰማሪያ ቀበሎች ለሚኖሩ እስራኤላውያን የቀረጥ ጥቅማጥቅሞች ለመስጠት ውሳኔ ይሰጣል ተብሎ ቢጠበቅም በሰሜኑ ክፍለ ሀገር በጦርነት አቅራቢያ ለሚኖሩ እስራኤላውያን በተያዘ ጉዳዮች ላይ እንደማይወያይ የሰሜኑ ባለስልጣን ኃላፊዎች መበሳጨታቸውም ተዘግቧል። የኮሚቴው ሊቀመንበር የሆኑት የሊኩድ ፓርቲ አባልና የገንዘብ ኮሚቴ ሊቀመንበር ሃኖክ ሚልቦዝኪ በሰሜኑ ከሚገኙ ደጋፊዎች ጋር ትናንት ቢገናኙም ከግጭቱ መስመር ፎርም ኃላፊዎች ጋር ግን አልተገናኙም። ትናንት ምሽት በክኔሬት ሐይቅ አካባቢ የመሬት መንቀጥቀጥ እንደነበረ ተገለጸ። ክብደቱ፣ ጥንካሬ፣ የመሬት መንቀጥቀጥ ኃይሉ በሬክታር መለኪያም 3.5 ያህል እንደነበረም የጂኦሎጂስቶች የመሬት ውስጥ ከርስ ተመራማሪዎች አስታውቋል። በሰውና በንብረት ላይ ምንም ጉዳት አልደረሰም። በሰሜኑ በጎላን ኮረብታ ዛሬ ጠዋት ወታደራዊ ልምምድ ይካሄዳል። የልምምዱ አንድ አካል የጸጥታ ኃይሎችና ተሽከርካሪዎች እንቅስቃሴ የሚኖር ሲሆን በአካባቢው የተኩስ ድምፅና የፍንዳታ ድምፅ ይሰማል። ልምምድ የዓመታዊ የስልጠና መርሃ ግብር አካል ሆኖም አስቀድሞ ታቅዶ የነበረ ሲሆን የጸጥታ ችግር አይፈጠርም የሚል ስጋት የለም ይላል መከላከያ ሰራዊቱ። የአየር ጸባይ ትንበያ በዛሬ ሰኞ በዋናነት በተራራማ በከፍተኛ ቦታዎች እና በመሃል ሀገር የሙቀቱ መጠን ይጨምራል። ነገም ከዛሬ ነገ የሙቀቱ መጠን ይጨምራል በመጠኑ። ከዛ ሲቀጥል ወደ ሮብና ሐሙስ ከሰነበተው ተመሳሳይ ይሆናል። ሙቀቱና ቅዝቃዜ ዛሬ በዲግሪ ሴንቲግሬድ ቴልአቪቭ እና አካባቢዋ፣ ኢየሩሳሌም ከተማና አካባቢዋ 24 ዲግሪ ሴንቲግሬድ፣ ተላይምና አካባቢዋ 25፣ ሳይፋና አካባቢዋ 23፣ ቤርሼባ ከተማና አካባቢዋ 8፣ በኢላት ከተማና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል። ዜናው እስከዚሁ ነው። ሰጠኝ
0: ኢሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ባጭሩ እንመለከታለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ የዘገበው የጠቅላይ ሚኒስትር ቢንያሚን ናታንያሁን የፕሬዝዳንት ትራምፕና የሙጅታባ ሐሚናይን ፎቶግራፎች በፊት ገጹ በመለጠፍ በአሜሪካና ኢራን መካከል እየተካሄደ ባለው ድርድር ወሳኝ ከሆኑ ሰዓታት ላይ ደርሰናል ብሏል። አሜሪካ ባቀረበችው ሐሳብ መሰረት የሆርሙዝ የባህር ወሽመጥ ለመርከቦች ከተከፈተ በኋላ ኢራን በተጣለባት ማዕቀብ ላይ ማቀለያ ይደረግላታል፣ ከዚያም ጦርነቱ ያበቃል ይላል የስምምነቱ ሰነድ ብሏል ጋዜጣው። የኢትዮ ታህሮኖት ጋዜጣ የስምምነቱ ሰነዶች ይፋ ቢሆኑም ያልተመለሱ ብዙ ጥያቄዎች ግን አሉ ብሏል። በጦርነቱ ዋና ዋና አላማዎች ናቸው ተብለው ሲጠቀሱ የነበሩት የአያቶላዎችን አስተዳደር መገርሰሱ፣ በኢራን የባለስቲክ የሚሳይል ምርት ላይ ገደብ መጣሉና የመሳሰሉት በድርድሩ ውጤታማ አይሆኑም ይላል ጋዜጣው። የኢትዮ ታህሮኖት ጋዜጣ የእስራኤል ስጋትና ጭንቀት፣ ኢራን በኒውክሌር እቅዷ ዙሪያ የምትወያየው በስምምነቱ ሶስተኛ ዙር መሆኑ እስራኤልን አሳስቧል ብሏል። ከሁሉም መጀመሪያ በቅድሚያ መታየት የነበረበት የኒውክሌር እቅዷ መሆን ነበረበት የሚል ሀሳብ በእስራኤል አለ በማለት የእስራኤልን ሀሳብ ጋዜጣው ዘግቧል። የኢትዮ ታህሮኖት ጋዜጣ እየረቀቀ ያለውን የስምምነት ሰነድ አስመልክቶ እንደገለጸው በመጀመሪያ ዙር ጦርነቱ ማብቃቱ ይታወጃል። በኢራን ብቻ ሳይሆን በሊባኖስም ጦርነቱ ማብቃቱ ይታወጃል። በሁለተኛ ደረጃ የሆርሙዝ የባህር ወሽመጥ ይከፈታል። አሜሪካም በኢራን ላይ የጣለቻቸውን የባህር ገደቦች ታነሳለች። ሶስተኛ ደረጃ ከ30 እስከ 60 ቀናት ባሉት ጊዜያት ከአጠቃላይ ስምምነት ለመድረስ ድርድሩ ይካሄዳል ተብሏል። በአሜሪካና ኢራን ድርድርና እየረቀቀ ባለው ስምምነት ሰነድ 6 የሚሆኑ ዋና ዋና ነጥቦች መካተታቸው ተገልጿል። አንደኛው የቀጠናው ግጭት እንዲቆም ይደረጋል። በኢራን ላይ የሚካሄደው ጦርነት ብቻ ሳይሆን በሊባኖስና ሌሎች የባህር ሰላጤው ሀገራት ያሉ ግጭቶች ይቆማሉ። ሁለተኛ ኢራን የታገዱባት ገንዘቦች፣ ንብረቶች ይለቀቁላታል፣ እንዲሁም ነዳጅ ያለ ገደብ እንድትሸጥ ይሆናል። ሶስተኛ የባህር ኃይል እገዳ ይነሳላታል። አራተኛ የሆርሙዝ የባህር ወሽመጥም ለንግድ መርከቦች ክፍት ይሆናል። በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ አለው። የሆርሙዝ የባህር ወሽመጥ በኢራን ቁጥጥርና ክትትል ስር ሆኖ በድጋሚ ክፍት ይደረጋል ተብሏል። ኢራንም ያለ ክፍያ መርከቦች እንዲያልፉ ታደርጋለች። አምስተኛው የአሜሪካ ጦር በአካባቢ እንዲወጣ ይደረጋል። አሜሪካ በመካከለኛው ምስራቅ ያላትን የጦር ኃይል እንድታስወጣ ኢራን ጠይቃለች። ለሰላም ሲባል አሜሪካ ይህን ትፈጽማለች ተብሎ ይጠበቃል። ይሁን እንጂ ተግባራዊነቱ ምን ያክል ነው የሚለው ሌላ ጥያቄ አስነስቷል ተብሏል። ስድስተኛው ኢራን የኒውክሌር እቅድ ጉዳይ ነው ድርድር ይካሄድበታልም የተባለው በመጨረሻ አሜሪካና ኢራን ስምምነቱን ከፈረሙ በኋላ ቀሪው የኒውክሌር ጉዳይ ይሆናል። ችግሩን በዘላቂነት ለመፍታት ከ30 እስከ 60 ቀናት ውስጥ ባለው ጊዜ ሁለቱ ሀገራት ይደራደራሉ ተብሏል። የኢትዮ ታህሮኖት ጋዜጣ ክፍት የሆኑ እና የሚቆዩ ጉዳዮች በሚል እንደዘገበው የኢራን የኒውክሌር ጉዳይ፣ የተብላላው የኡራኒየም ማዕድንና የኢራን የረዥም ርቀት ተወንጫፊ ሚሳኤል ጉዳይ በተንጠልጠል የሚቆዩ ይሆናሉ ብሏል። የማሪቭ ጋዜጣም በአሜሪካና ኢራን መካከል እየረቀቀ ያለው የስምምነት ሰነድን በተመለከተ ሰፊ ዘገባን አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከመግባባት የደረስን እንደሆነ ብለው አውጀዋል። የሆርሙዝ የባህር ወሽመጥን ለመክፈት ጦርነቱንም ለማቆም መቃረባቸውን አስታውቀዋል። ትራምፕ ጊዜው ለኛ ነው ብለዋል። የኢራን መሪዎች እንደሚሉት ደግሞ በአሜሪካ የተያዘባቸው ገንዘብ ይለቀቅላቸዋል ተብሎ ቃል እንደተገባላቸው ተናግረዋል። ይህ የሚደረገውም የተብላላውን የኡራኒየም ማዕድን ከኢራን ካስወጡ በኋላ መሆኑን ገልጸዋል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ በበኩላቸው በአሜሪካና ኢራን መካከል የሚደረስበት የመጨረሻው ስምምነት የሀገሪቱን የኒውክሌር ጦር መሳሪያ ባለቤትነት ስጋት ማስቀረት አለበት ብለዋል። የእስራኤል ሕዝብ እየረቀቀ ስላለው ስምምነት ምን ይላል የሚል ሀሳብ አቅርቦ ማሪፍ ህብረተሰቡን ጠይቆ የአንዳንድ ሰዎችን ምላሽ በዛሬ ዘገባው አቅርቧል። አሎና የተባለችው ግለሰብ ከፔታቲክባ ሰዎች ሁኔታው ሁሉ አሰልችቷቸዋል የሚል ምላሽ ሰጥታለች። በየጊዜው ስለ ጦርነቱ መነገሩ ስላሰለቸ
አሰልች ጉዳይ ነው ያለችበት ሁኔታ አላሎና ሽሞን አድሪ ደግሞ ከሴድሮት ፕሬዝዳንት ትራምፕ እኛን ሽጣውናል ብለዋል። መኢራራድ የተባሉት ግለሰብ ከኪቡጽ ማገን አንድም ሰው ምን እየተደረገ እንደሆነ አያውቅም ብለዋል። ሞራንዳዶሽ ከጎሮን ሰፈር ደግሞ አሁን እኛን ማነጋገረው ጊዜ ደርሷል ብለዋል። የፔታቲክባ ከተማ ምክትል ከንቲባ ጽቢ በበኩላቸው ተጨማሪ ጉዳይ ይቆየናል፣ የኢራን የኑክሌር ጉዳይ የት እንዳለ አይታወቅም ብለዋል። ያሽከሎን ከተማ ሸንጓባል ታማርኪደር ደግሞ ለዚህ አይደለም ወደ ጦርነት ይወጣ ነው ብላለች። ግላድ የተባሉት ግለሰብ ከቴላቪቭ ደግሞ ሰዎች ማሸነፍን ብቻ አይደለም የሚፈልጉት፣ በአንድ በኩል ሰዎች ጦርነት አይፈልጉም፣ በሌላ በኩል ደግሞ አንዳንድ ነገሮችን ትቶ የሚደረግ ስምምነት ደግሞ ጥልቅ ስጋት አምጥቷል ብለዋል። ያዕቆብ የተባሉት ግለሰብ ከባቲያም ከተማ ደግሞ ለትውልድ የሚተርፍ ትልቅ ስትራቴጂካዊ ኪሳራ ነው ብለዋል። እስራኤል ናሆም የተባሉት ግለሰብ ከራማት ጋን ደግሞ ይህ የእስራኤል ውድቀት ነው፣ የኢራን ደግሞ አሸናፊነት ነው። ሁኔታው በእግር ኳስ ጨዋታ ውጤት ሲታሰብ ኢራን 9-0 እስራኤልን አሸንፋለች። ከ40 ቀናት ጦርነት በኋላ ምን አተረፍን ብለዋል። በአጠቃላይ በአሜሪካና ኢራን መካከል እየረቀቀ ያለው ስምምነት መጥፎ መሆኑን የተለያዩ ዜጎች መግለጻቸውን ማሪቭ በዛሬ ዘገባው ተመልክቷል። ሌላው የማሪቭ ጋዜጣ የዘገበው የሰሜን እስራኤል ኗሮች አካባቢውን አትርሱት በማለት ለመንግስት ጥሪ ማቅረባቸውን ነው። በአሜሪካና ኢራን መካከል እየረቀቀ ያለው ስምምነት ያሰጋቸው መሆኑንም ገልጿል። በእንዲህ እንዳለ የሂዝቦላ ድርጅት ከሊባኖስ አዋሳኝ ድንበር አካባቢ ወዳሉ ሰፈሮች ጦር መሳሪያ መተኮሱን ቀጥሏል። እስራኤል መከላከያ ሰራዊትም በደቡብ ሊባኖስ ሂዝቦላን ድርጅት ማጥቃቱን አላቋረጠም። አካባቢው በጦር ቀጠና ውስጥ ይገኛል። የሂዝቦላ ድርጅት ከቅርብ ጊዜያት ወዲህ የሚተኩሰው ቀላል ድሮን ጉዳት ማድረሱን ቀጥሏል። ባለፈው ሳምንት መጨረሻ አርብ ዕለት በድሮን ጥቃት ኖአም አምቦርገር የተባለውን ወታደርም ገድሏል። የቀብር ስነ ስርዓቱም ትላንት ተፈጽሟል። ማሪቭ በዛሬ ዘገባው ካቀረባቸው ጉዳዮች መካከል አንዱ ፕሬዝዳንት ሄርጾግ በእስራኤል ማህበረሰብ የሚታዩ ግጭቶች መቆም አለባቸው፣ ስርዓት አልበኝነትም መቆም አለበት፣ በይሁዳና ሰማርያ ቀበሌዎች የሚታዩ ግጭቶች በጣም አሳሳቢ ናቸው በማለት ሁኔታው በህግ አስከባሪዎች ዘንድ ትኩረት እንዲሰጠው ጥሪ አቅርበዋል። እንዲሁም የብሔራዊ ደህንነት ጥበቃ ሚኒስትር ታማር ቤንግቪር ከቱርክ ተነስተው ወደ ጋዛ ሰርጥ ለመግባት የሞከሩ የውጭ አገር ዜጎች ላይ ያሳዩትን ድርጊት ተገቢነት የሌለው ነው በማለት ነቅፏል። ሚኒስትር ቤንግቪር በበኩላቸው ይስሐቅ ሄርዞግ ፕሬዝዳንት ሊሆኑ አይገባም የሚል ምላሽ መስጠታቸውን ማሪቭ በዛሬ ዘገባው ተመልክቷል። ሌላው ሁሉም ጋዜጦች ዛሬ የዘገቡት ትላንት በኤሜክ እስራኤል አንድ ቀላል አውሮፕላን ከመሬት ወድቆ ተከስክሶ ዩቫል አምበርና ኢታይ ታልሚ የተባሉት ሁለት ሰዎች ህይወታቸው አልፏል። የአደጋው ሰለባ ከሆኑት መካከል ዩቫል የ50 ዓመት ግለሰብና የእስራኤል አየር ኃይል ተዋጊ አውሮፕላን አብራሪና በተጠባባቂው ጦር የሚያገለግሉ ሲሆኑ፣ ሁለተኛው ሰለባ ደግሞ ኢታይ ታልሚ የ72 ዓመት ግለሰብና የኤላል አየር መንገድ የቀድሞ አውሮፕላን አብራሪ ናቸው። ቀላሉ አውሮፕላን ከመሬት ወድቆ የተከሰከሰበት ምክንያት እየተጣራ ነው ብሏል ጋዜጣው። የሐሬጽ ጋዜጣም ዛሬም እንደ ሌሎች ጋዜጦች በኢራንና አሜሪካ መካከል ከዘላቂ ስምምነት ለመድረስ እየረቀቀ ያለውን ሰነድና ያለውን ስጋት ዘግቧል። ትራምፕ ከኢራን ጋር ተቻኩለው እንደማይፈራረሙና የኢራን የኒውክሌርን እቅድ በቀላሉ የማይተው መሆኑን በድጋሚ መግለጻቸውን ጋዜጣው ዘግቧል። የሰሜን እስራኤል ነዋሪዎች በጦርነት ቀጠና ውስጥ ሆነው ብዙ ችግር እያዩ እንደሆነና መንግስት ረስቶናል የሚል ስሜት ያደረባቸው መሆኑን ዘግቧል ሐሬጽ። የእስራኤል ሀዮም ጋዜጣም የኢራንና አሜሪካን የስምምነት ሁኔታ የሰሜን እስራኤልን ተጨባጭ የጸጥታ ችግር ዘግቧል። ሌላው ብዙ እስራኤል ዜጎች በዮርዳኖስ ሰማርያ ቀበሌ በሚገኘውና ኤ እየተባለ በሚጠራው አካባቢ በብዛት እየገቡ ይገኛሉ። ዋና አላማቸውም በቀላል ክፍያ መዝናኛና ጊዜ ማሳለፊያ ለማግኘት ነው። ግን ደግሞ በአካባቢው መግባት አደጋ መሆኑ ይታወቃል። እስራኤላውያን ዜጎች የዋጋውን ጉዳይ በመመልከት ፍልስጤማውያን በሚኖሩበት ኤ በተባለው አካባቢ ለጉብኝት እየገቡ ነው፣ ግን አደጋውን እየተመለከቱ አይደለም ብሏል የእስራኤል አየውም ጋዜጣ በዛሬ ዘገባው። የተከበራችሁ አድማጮቻችን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ርዕሰ ጉዳዮች እኒህን ይመስላሉ። ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን።

0: ሻያው በድጋሚ እንዴት አደርክ? እንዴት ነው ሰኞ ጧት? ምን ይመስላል?
1: ደና ነው ግን በሰሜኑ ክፍል በሂዝቦላሽ ብርፈጣሪ ድርጅት ያው የጸጥታን ነፍጓል። በሰሜኑ በሊባኖስ በቅርብ ርቀት የሚገኙ እስራኤላውያን ማህበረሰብ ሌት ተቀን የማስጠንቀቂያም አዛቃ የተሰኘው በጣም ይጮሃል፣ በየጊዜው ያስጠነቅቃል። በዚህም በግንባር በጦር ግንባር ባሉ ወታደሮች ላይ እየደረሰ ያለ ጉዳት ቀላል እንዳልሆነ ነው እንጂ አሳሳቢነቱና እንደዚህ ሁሌ የሚጠየቀው በብዙሃን መገናኛ አውታር የአሜሪካና የኢራን ስምምነት ላይ ለመድረስ ሊፈራረሙ ከመቼውም ጊዜ በበለጠ ሁኔታ ተቃርበዋል ይባላል። እንግዲህ
0: እንዴት ነው እሱ ጉዳይ ነው የመጀመሪያ መወያያችንና ከዘላቂ ስምምነት ላይ ለመድረስ የረቀቀ ያለው የስምምነት ሰነድ ለእስራኤል ያለው ጥቅምና ጉዳት ምን ይመስላል? እንደው በጦርነቱ የተቀመጡ አላማዎችም አሉና እነሱን ያሳካል ወይ?
1: ይሄ በጣም ማንም በትክክለኛም ትኬታማነቱ በሰላማዊ ድርድርነቱ ለእስራኤል ብሔራዊ ደህንነትን ይጠቅማል አይጠቅምም የሚለው በእርግጥ በአስጊነት እንዳለ ነው እየታየ ያለ በእስራኤል በኩል። በግን የአሜሪካ ፕሬዝዳንት ዶናልድ ትራምፕም እሳቸው አሁን በአሸማጋይ ሀገሮችም የአረብ ሀገራት መንግስታት በኩል እየተቃረቡ ያሉት ረቂቅ የስምምነታቸው አሁን የቀረው ፊርማቸውን ተስማምተው ፊርማቸውን ማስቀመጥ መፈረም ነው። በዋናነት በመጀመሪያ በተቀዳሚነት በማድረግ እስካሁን አከራካሪ የሆነው የሆርሙዝ የባህር ወሽመጥ የነዳጅ ዘይት የጫኑ መርከቦችም በነጻ እንዲተላለፉ እስካሁን በኢራን የኢራን መከላከያ ሰራዊት ነበረ እገዳ ጥሎ የነበረና በኢራን በኩል ይህንን አነሳለሁ እገዳውን ክፍት እንዲሆን መተላለፊያው ባህር የሚል ሀሳብ እንደምትስማማ ይነገራልና ከዚህ ጎን ለጎን ደግሞ በጣም ሰማይ ጠቀስ የሆነ በብዙ ቢሊዮን የሚገመት የታገደ በዓለም አቀፍ ረሰብ የኢራን መንግስት ገንዘብ በተለያዩ በዓለም ባንኮች ላይ ታግዷል፣ ተይዟል። አሁን ይህን ትራምፕ ይህን እንዲለቀቅ በቀጥታ ለኢራን መንግስት የሚተላለፍለት ሳይሆን በካሸማ

0: ሆርሙዝ ባህር መሆን ነው አስክነቱ።
1: አሁን እስራኤል ወይም አሜሪካ ወደ ጦርነት ሲገቡ ስለ ሆርሙዝ የተደሳ ነገር የለም። ዋናው የኒውክሌር ቅዷ የባሊስቲክ ሚሳኤሏ እና ኢራን ደግሞ ጸረ እስራኤል ጸረ አሜሪካ ላላቸው አቋም ላላቸው ድርጅቶች ጦር መሳሪያ ገዛ ገንዘብ እየሰጠች ነው የሚለው ነውና የሆርሙዝ የባህር ወሽመጥ ጉዳይ እንደውም ጭራሽ ሲነሳ ያልነበረው አሁን እንዳንድ አጀንዳ መሆኑ ትክክል መስሎ አይታይም ባለው ሁኔታ። እንግዲህ የኢራን መንግስትም አልተለወጠም፣ የባሊስቲክ ሚሳኤል ጉዳይም ተረስቷል ባለበት ሁኔታ ነው። እንደውም የአሜሪካ የስለላ ድርጅቶች እንደሚናገሩት ከሆነ ኢራን የኒውክሌር ተቋሞቿ እንደገና በመጠገን ዝግጁ አድርጋለች ለውጊያ ብለዋል። ኢራን ሽብርተኛ ድርጅቶችን መርዳቷንም አላቆመችምና ወደ ጦርነት ተወጣ። በሁለት ዓመት ውስጥ በ2025 ዓመተ ምህረት ሰኔ ወር ላይ ለ12 ቀናት በ2026 ለ40 ቀናት 52 ቀናት ያክል የተደረገው ውጊያ ምን ውጤት አስመጣ የሚሉ ብዙ ዜጎች አሉ
0: ይላሉ። እጅግ በጣም ጥልቀት ባለው የዚህ ከባድ ጦር መሳሪያ ኒውክሌር ቦምብ ማብላያ የዩራኒየም የተሰኘ ንጥረ ነገር አለ። ፈሳሽ የኒውክሌር መገንቢያ የሚያስችል ነው። እሱን ማጣራቱ እሱን በማዘጋጀት ረገድ በቀላል አይደለም። ከደህንነት ኢራን የውጭ አካል እስካሁን በእርግጥ ከባድ የአየር ጥቃት ደርሶበታል፣ ግን ምድር ውስጥ በጣም ጠለቅ ባለ ሁኔታ እዛ ላይ ነው አልተነካም እንዳልተጎዳ ነው የሚነገረው።
1: ጦርነቱ በፊት ነው እንዲሁም ያስወጡት የሚባል ይሄ የተብላለ የኡራኒየም ማዕድን በተለይ ለኒውክሌር መስሪያ ግባት የሚውል ነው እና ብዙ ጊዜ የሚወስድ ነው እንዳልከው አንተ። አሁን ብዙ እንዳረቂ ማውጣት በለው ብዙ ጊዜ የሚፈጅ ነው እንዲሁ ሂደቱን ለማለት ነው በቀላሉ ለመግለጽ፣ ግን ብዙ አመታትን የሚፈጅ ነው እና ይሄ በመሬት ውስጥ ተቀብሯል። ማን ነው የሚያወጣው ነው አሁን እውነት ስንት እንዳለ እንደሚነገረው 450 ኪሎ ግራም ይባላል እንጂ እውነት ያ ብቻ ነው ወይ? የኒውክሌር ተቋሞቿንስ ኢራን ታፈራርሳለች ወይ? የባሊስቲክ ሚሳኤሏ ዞሮ ዞሮ እዚህ ጉዳት ሲያደርስ አይተናል እና ይህ ሁሉ ብዙ ጥያቄ የሚያስነሳ ነው እና የጦርነቱን አላማ ካላሳካ ለምን ጦርነት ወጣን የሚለው ብዙ ጥያቄ ነው ይሻየው።
0: ይሄ ጦርነት የአሜሪካ ሰራዊት በመካከለኛው ምስራቅ በባህረ ሰላጤ ለኢራን በቅርብ ርቀት በሚገኝ ሐይቅ ባህሮች ላይ ይገኛሉ። ጉዞ የአሜሪካ እስካሁን ፕሬዚዳንት ዶናልድ ትራምፕ ሲናገሩ የነበረው እስካሁን ያልተጠቀመበት የመከላከያ ሰራዊቱም መጠነ ሰፊ የሆነ ጥልቀት መሬት ውስጥ የተቀበረን ነገር መደምሰስ የሚችል ከባድ ትልቅ ቦምብ ጣይ አውሮፕላን አለኝ የሲል ተናግረው ነበረ። እስካሁን አልተጠቀመበትም።
1: ቢሽ ታይም ቢሁለት በተሰኘው እኮ ተጠቅመዋል አይተናል።
0: እንደዛ ብለዋል። ግን አሁንም ቢሆን ሁለተኛ ጦርነት በሁለተኛው ለመጨረሻ ጊዜ በከባድ ሁኔታ ጥቃትና በኢራን ላይ እንወስዳለን ሲሉ በተደጋጋሚ ሲዝቱ ቆያይተው ነበረና ያን ተወት አድርገው በድርድር በዲፕሎማሲያዊ በፓኪስታን አሸማጋይነት ሲደራደሩ ቆዩና ወደ አሁኑ የሚደርሰን መረጃ ያው ለስምምነት ላይ ለሰነድ ላይ መፈረም ተቃርቧል ተብሏል። ይህ አስጊነቱ የእስራኤል መንግስት ከፍተኛ ባለስልጣናት ለእስራኤል አስጊ የሆነው የኒውክሌር ከባድ ጦር መሳሪያና በዋናነት በግንባር ጦር እስራኤልን እያጠቃለው ሊባኖስ በቅርብ ርቀት የሚገኝ ሂዝቦላ ሽብር ፈጣሪ ድርጅት ነው። እሱን መደምሰስ አሁንም ቢሆን ጦርነቱ በሰሜኑ ክፍል እየተካሄደ ስለሆነ ይህንን ደግሞ ከኢራን ድርድር ጋር ለምን በብቻ መታየት የሚገባ መሆኑ ለምን ይህ በድርድር ተኩስ አቁሙ ከኢራን እየተባለ የሚለውን
1: የሂዝቦላ ድርጅት
0: በእስራኤል በኩል አትፈልገውም።
1: የሂዝቦላ ድርጅት ለኢራን ብሎ ነው የሚዋጋ ኢራንን አላማ ለማሳካት ነው እና ኢራን ደግሞ ትፈልጋለች። ወደ ጦርነቱም የገባ ለኢራን ብሎ ነው ለሊባኖስ ብሎ ስላልሆነ ኢራን በዚህ ደጋፊ ለማግኘት ጥረት ስለምታደርግ ነው በአካባቢው ያሉ ግጭቶችም እንዲቆሙ የምትፈልገው። ምክንያቱም በዲፕሎማሲው ብልጣት ለማግኘት ነው ይህንን የምታደርገው። ሌላው የሂዝቦላ ድርጅት እንግዲህ የተኮሰ ነው አሁን በአሁኑ ሰዓት እንኳን ይፋ የሆነው ሌላ ወታደር የሃምሳ አለቃ ኖራይ ሌዘር የተባለ ወታደር በደቡብ ሊባኖስ እንደተሰዋ ነው አሁን ይፋ እየሆነ ያለና

0: በላ ድርጅት አሁንም በቀላል ድሮን ጥቃት ማድረሱ እንደቀጠለ ነው። እንዲያውም አሁን የዝበላው ድርጅት መሪ ናኢም ካሰም ምንድናለ የሊባኖስ መንግስትን እንጣል የሚል ሁሉ ጥሪ አቅርባልና ይሄ አደጋነቱ ከፍተኛ ነው።
1: በዚህ መልኩ ጭራሹን የተኩስ አቁም ስምምነት ጸደቀ፣ ተቀባይነት አጣ። በተለያዩ በአሜሪካም በኢራንም በዚህ በመካከለኛው ምስራቅ በሚገኙ የአረብ ሀገራት መካከል በዚህ ላይ ስምምነቱ ከተቋጨ ካበቃ ምንም ውጤታማነት አይደለም። ለምን የሽብርተኝነትን በዚህ እስራኤልን በግንባር ቀደም ሆነው እያጠቁ በኢራን ድጋፍ የሽብርተኛ እንደ ሂዝቦላ ከሊባኖስ እንደገና የመን ውስጥ የሚገኝ ሁቲ የተሰኙ አማጽያን የመሳሰሉ ሽብር ፈጣሪዎቹ ትጥቃቸውን ካልፈቱ ከሽብርተኝነት ጸረ እስራኤል እንቅስቃሴያቸውን ካላቆሙ ምንም ጦርነቱ አበቃ ብሎ መናገር አይቻልም። ዝሮ ዝሮ ለእስራኤል ጎጂ እንደሚሆን ነው እንግዲህ በአብዛኛው የእስራኤል ከፍተኛ ባለስልጣናት እየተናገሩ ያሉት። አሁን መቼ ነው አሁን ደግሞ ስምምነት የሚፈራረሙት? መቼ ይሆን? ዛሬ
0: ይደታለው? አሁን ሰሞኑን ይባላል፣ ትላንትም አይደለም አይቸኩሉም ትራምፕ ይባላል። እንግዲህ በዚህ ሁኔታ አሁን የኒውክሌር ፕሮግራሟን አንድ ልባት ካላመጣ፣ በተለይ ለእስራኤል በጣም የኒውክሌር ቅዱ ዙሪያ ትልቅ ልባት ካላመጣ እና በዚህ እንዲያው አሁን እንደሚነገረው ኢራን በቢሊዮን የሚቆጠር ገንዘብ የምታገኝ ከሆነ የበለጠ ትጠናከራለች፣ ወደፊትም የልብ ልብ ነው የሚሰማት እና በጣም አስጊ መሆኑን ብዙ አካላት እየገለጹ ነው። ካለን ጊዜ አንጻር እንግዲህ የሚሆነውን ፊርማውን ሰሞኑን እናያለን። መቼ ነው የሚፈራረሙ ወይስ ደግሞ እንዲያው ጊዜ መውሰጃ ነው የሚለውን እናያለን። ሌላው በእስራኤል ማህበረሰብ የሚታዩ ግጭቶች አሉ፣ በይሁዳና ሰማሪያ። እንዲሁም ደግሞ ፕሬዚዳንት ሄርጾግ ጥሪ አቅርበዋል፣ ይህ መቆም አለበት፣ ስርዓት አልበኝነት። በብሔራዊ ደህንነት ጥበቃ ሚኒስትሩ ላይም ትችት አቅርበዋል እና እንዴት አየው?
1: አዎ፣ ይህን ሁኔታ በተመለከተ በእስራኤል ማህበረሰብ የሚታዩ የስነ ምግባር የጸባይ ብልሹነትን በተመለከተ በይሁዳና ሰማሪያ ቀበሌዎችም ፕሬዚዳንቱ የሚላቸው ሰፋሪዎቹ ነው የሚላቸው የቃላት አቀባበል በይሁዳና ሰማሪያ ቀበሌዎች የሰፈሩ ነው የሚለው፣ በሌላ ህዝብ መሬት ላይ የሰፈሩ ማለታቸው ነው። እንግዲህ የሰፈራ
0: ምትናሃሌን እያሉ ይጠሯቸዋል።
1: አዎ፣ ይሄ እያሉ ከፖለቲካ ጋር ያለ ስለሆነ ከዚህ ጋር በተያያዘ በዚህ በይሁዳና ሰማሪያ ቀበሌዎች የሚኖሩ እስራኤላውያን በፍልስጤሞች ላይ እየወሰዱ ያሉት የማጥቃት እርምጃ በእስራኤል ህዝብ ሰፊውን እስራኤል ህዝብ ስም የሚያረክስ በዓለም አቀፍ ህብረተሰብ ዘንድ እስራኤል መጥፎ ሀገር ብልሹ የሆነች ሀገር ተብላ እንድትፈረጅ እያደረገ ስለሆነና በዋናነት እነዚህ ሁሉ አይደለም የእስራኤል ህዝብ አይደለም የተወሰኑ ሰዎች ነው፣ በጣት የሚቆጠሩ ሰዎች ናቸው በስርዓት አልበኝነት ረብሻ፣ ግጭት፣ ሁከት እየፈጠሩ ያሉት እና እነሱም ብቻ ሳይሆኑም የደህንነት ሚኒስተር ኢታማር ቤንግቪር ከሳቸው በማይጠበቅ ኃላፊነት የመውሰድ የሌላቸው ስለሆኑ እሳቸው ስልጣናቸውን ይልቀቁ። በትናንትናው ዕለት በጣም ጠንካራ የሆነ ወገዛ ው ተናግረዋል። እንግዲህ ይህ ሁኔታ እንግዲህ ያው ቀላል ነገር አይደለም።
0: በይሁዳና ሰማሪያ ቀበሌዎች የሚታየው የይሁዳውያን ሰፋሪዎች ሆኖ የፍልስጤማውያን እንግዲህ ሰፋሪዎች እየተባለ የሚጠራው እዛ አካባቢ የሰፈሩ ይሁዳውያን እንደው ጠብ ያለሽ በዳቦ እንደሚባለው በፍልስጤማውያን ላይ እንዲሁ ተነስተው በጥላቻ የሚያደርሱት ድርጊት መወገዝ አለበት። የጸጥታ ጥበቃ አባላትም ማውገዝ አለባቸው። በዛ አካባቢ ያሉ ኃላፊነት ያለባቸው አካላትም ሊያወግዙት ሊታገሉት የሚገባው ነገር ነው። ሌላው ደግሞ ቤንግቪር እንደሚታወቀው ወደ አዛ የባህር ዳርቻ ለመግባት በጣሩ የተለያዩ ሀገራት ዜጎች ላይ ያሳዩት ድርጊትም እየተወገዘ ነው። እሳቸውን ራሱ ወደ አውሮፓ እንዳይገቡ አንዳንድ ሀገራት አግደዋል። አሁን ወደፊትም በጠቅላላው ለማገድ ጥረት የሚደረግበት እንደሆነ በሚቀጥለው ወር ስብሰባ የአውሮፓ ህብረት ስብሰባ የሚያደርግ ነው። አንዳንድ ጊዜ እስራኤልን የሚያስወቅስ ነገር ለምን ይሰራል? እስራኤል በዓለም ላይ ጸረ ሴማዊ እንቅስቃሴ ብዙ ያወገዘች ባለችበት ወቅት እኛ ደግሞ እዚህ ማክበር እርስ በርስ ሃይማኖትንም ማክበር የሃይማኖት ምልክት የሆኑትንም ማክበር በይሁዳና ሰማርያም ደግሞ አንድ ሰው ግጭት እስካልፈጠረ ድረስ እስካላጠቃ ድረስ ማከባበር ግድ ይላል።
1: ይህም አንድ አገር ከሌላው በዓለም ህብረተሰብ በዓለም ሀገራት አንድ አገር ብቻውን አይደለም ያለው ባለም በላይ ዙሪያ የሚገኙ ሀገራት ጋር ትብብር ያደርጋል። የዲፕሎማሲ ግንኙነት በኢኮኖሚ ልውውጥ ንግድ ያለበት ሁኔታ ነው። የፖለቲካ በሀገር ውስጥ ያለው የፖለቲካን የሚመለከት ረገድ ደግሞ ወጣ በዓለም አቀፍ ህብረተሰብ በተባበሩት መንግስታት ድርጅት አማካኝነት የሚታይ አጀንዳ ስለሆነ አሁን ችግሩ የተፈጠረው በሁከት ረብሻ በይሁዳና ሰማርያ ቀበሌዎች ይሁዶች ይሁዳን ይረብሻሉ ሁከት ይፈጥራሉ ይባል እንጂ ሌላው ደግሞ ችግር የሆነው ምንድነው? በይሁዳና ሰማርያ ቀበሌዎች እስራኤላውያን በአርሶ አደሮች ወይም በፋብሪካ የሚያመርቷቸው ምርቶችን ወደ አውሮፓ ገበያ ላይ እንዳይሸጡ ማቀብን ጥላለን። የአውሮፓ ህብረት በርካታ ሀገራትን ያካተተ ነው። የአውሮፓ ህብረት አሁን በይሁዳና ሰማርያ ተመረቱን ነገሮችን እንደውለ አውሮፓ እንደገቢያ እንደቀርቡ ማቀንጥላለን ይያሉ ያስፈራሩ ነው።
0: አዎ በጣም ሱም አንድ ጉዳይ ነው። ሻያው እንግዲህ ካለን ጊዜ አንጻር እንደው ባጭሩ የጠቅላይ ሚኒስትር ናታኒክስ ሲሰረዝልኝ ጥያቄ ፕሬዝዳንት ሄርዞግ ለጊዜው ተወት አድርገውታል። ምክንያቱም ፕሬዝዳንት ትራምፕ ጠቅላይ ሚኒስትሩ ከዚህ ከአቃቤ ህግ ጋር ከስምምነት እንዲደርሱ ጥሪ ቢያቀርቡም አልተገኙም። እንደገና ምሳቸው በተለያዩ ፍርድ ቤት የሚቀርቡበት ጉዳይ በቅርቡ ያልቃል ተብሏልና እንደው አንድ ይቀመጥ።
1: ይሄ ነው በጣም አከራካሪነቱ። ፕሬዝዳንት ትራምፕ በእስራኤል ውስጥ የፖለቲካ ጣልቃ ገብተው የእስራኤል ህግና ፍትህ ፍርድ ቤቶች አሉት በዲሞክራሲ ስርዓተ መንግስት ያለባት ስለሆነ በውስጧ የውጭ መሪ ጣልቃ ገብነት በእስራኤል በሚል ፕሬዝዳንት ሄርጾግ አልተቀበሉትም። ከስድስት በላይ ነው በድጋሚ ለቢንያሚን ናታንያሁ ምህረት ያደርጉ በማለት ጥሪ ያስተላልፈው ነበረ። ግን የእስራኤሉ ፕሬዝዳንት ሄርጾግ አልተቀበሉትም፣ ውድቅ አድርገውታል። ምህረት አላደርግም እንዳሉ ናቸው።
0: በጣም ያዩት ነው። ግን ደግሞ ከስምምነት እንዲደርሱ ነው ሁለቱ አካላት በተለይ አቃቤ ህግ መካከል ናታንያሁ የተጠረጠሩባቸውን ጉዳዮች ከሳሽ አካላት ጋር ከስምምነት እንዲደርሱ የተባለበትን ሁኔታ ናታንያሁ ጥሪውን ለጊዜው ችላ ብለዋል በሚል ነው። ለወደፊት ምን ይደረሳል የሚለውን እናያለን። ሻየው እናመሰግናለን።
1: ሆን ይሉታል። ይሄ እንግዲህ ምናልባት በአጥፊነት የተከሰሰ አሁን እምነት ማመን ይናው በጥፋተኝነት አምኛለሁ አዎ ብሎ ከተናገረ በዛም ይጣልበት በፍርድ ቤት ቅጣቱ ይቃለላል የሚል አባባል ነው። እንግዲህ እናየዋለን
0: እናየዋለን። እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን ከወይዘሮ ይመኙሻል አምሳሉና ከወይዘሮ አታላ ደሴ ጋር ቃለ ምልልስ እናካሄዳለን። ወይዘሮ ይመኙሻል አምሳሉ በኢትዮጵያ ጎንደር አካባቢ ልጆቻቸው ሲጠባበቁ እዛ እንደተገደሉባቸው ነው የነገሩን። ይህን በተመለከተ ያለውን ሁኔታ እንዲያብራሩልን እየጠየቅን ነው። ወይዘሮ ይመኙሻል ጤና ይስጥልኝ፣ እንደምን አሉ?
2: ጤና ይስጥልኝ። እግዚአብሔር ይመስገን።
0: ጤና ይስጥልኝ ወይዘሮ አታላ። መጀመሪያ እንግዲህ ያዘናችሁ ተካፋዮች ነን። እስኪ የነበረውን ሁኔታ ባጭሩ ይንገሩን። ምንድን ነው የተፈጠረ? ጎንደር አካባቢ ቤተሰቦች ልጆቹ ሲጠባበቁ ምንድን ነው የሆነው? በምን ምክንያት ነው ሊገደሉ የቻሉት?
2: እኔ በእስራኤል ሀገር ነው የምገኝ። የመጣሁት 6 ዓመቴ ነው። ግን እኔ ከልጆች ተነጥዬ የመጣሁትኝ 6 ዓመቴ ነው የተለያዩኋቸው። ግን በጎንደር አካባቢ ትቀመጡ ነበረ። ግን አሁን ተቤታቸው ተተቀመጡ ንማ ብሎ ጠርቶ ወስዶ ብር አምጡ ተባለ። ያንን ብር መልካም እንግዲያ ብሩን ብዬ ብር አሟልቶ ህዝብ ለቃቅሞ በየመቀነቱ በየቦርሳው ለቃቅሞ ብሩ ሲሞላ የሚቀበል ጠፋ። ወዲህና ወዲህ ያን ብር ዞት ይሄዱ ሰዎችን ወዴት ነው የሚያርቋቸው? ብር ተቀባይ ጠፋ። ምን እንደሚያርቋቸው አላውቅም። ሰዎችን ወዴት ነው ወስዶ እንደሚሸሽጓቸው አላውቅም። አንዱ የልጅ ነው አንዱ ልጅ ነው አንዱ የማች ልጅ ነው ትልቁ ልጅ ደግሞ ተብኛል አሁን እሱን እያሳደኩ ደግሞ እሱን ደግሞ ስለገደሉብኝ አሁን ሙቷል ይባላል አሉ ይባላል አዋደ ቢፈለጉ ጠፉ ይሄን ብርም ተቀበይ ጠፋ
3: ብዙ ብር ነበር የተጠየቃችሁት
2: ይበቃል ብዙ ማይባል ነበር ለሁለት ሰው ትንሽ ነው ለሁለት ሰው ትንሽ ነው ብዙ ቆጣራ
3: ስንት ነው
2: የሚሰማን ሽሽም በሸባ ነው እድሜ ግዴ ጠፋል
3: እስኪ ወይዘሮ አታላ አንቺ የነበረው ሁኔታ ደግሞ እንግዲህ እሳቸው ሀዘን ላይ ናቸው እስኪ በደንብ አብራሪልን
4: እንግዲህ እሷ እንደምትለው የዛሬ 6 አመት አካባቢ እስራኤል ሀገር ነጡ ሲመጡ ግና መንግስት ተዛ ያላቸው ከአንድ ወር ከሁለት ወር በኋላ ልጆቻቸው በሙሉ ይመጣሉ እናንተ ካልሄዳችሁ ልጆች መሄድ አይችሉም ነው የተባሉትኝ እነሱ የመጡት ልጆቻችን ይመጣሉ ብለው እንጂ ልጅ ጥለው ተዚህ ሀገር ምንም ሊሰሩ አይመጡም የነበረ ግን በተስፋ ልጆቻችን እኛ ብነድ ይመጣሉ በማለት እነዚህ ሰዎች ወደ እስራኤል ሀገር ገቡ ግን ይሄ አይደለም የጠበቃቸው ልጆቻቸው ሜዳ ላይ ጠረቻ ላይ ማንም የላቸው አባት የላቸው እናት የላቸው ብቻቸውን ማንም ሳይኖራቸው ተባዶ ሜዳ ላይ ቀሩ ዘረኝነት በተሞላበት ሀገር ማለት ነው እና ትሰትዮ ትልቁ ልጇ ቋረኛው በሙሉ ሲጫን በ90 ነው መሰለኝ መጥቶ ጠብቆ እናት አባቶች እንትና ያሉም አሁን መሄድ አትችልም ተብሎ ተመለሰ እነሱ የዛን ጊዜ ቋራን የነበሩ ሲመለስ ተመለሰ ስንጥናበት በኋላ ሰው መርዞ ገደሉ የመጀመሪያ ልጇን አትጫንም ሲባል ተመለሰ ከዛ ሞተ በ9 ነው 9 ምናምን ልጅ አለው ከ9 አሁን አንዱ የተገደለበት ማለት ነው
3: ያሳረፈ ስለመመረዙ ያረጋግጣችሁበት የህክምና ሁኔታ
4: ታክም ይሄንን እንኳን እኔ አላቅም ታክስቲ የተነገራልሽ በኋላ ወንታላ ተለላ እና ይሄ ልጅ ሞተበት ይሄ ልጆቹና ልጆቻን የዘቋራ ኖራ ተሰድጋለች ከባዶ ጨረቻ ማለት ነው እና አሁን የ14 አመት ልጅ የተገደለበት የሱ ልጅ ነው የሷ የልጅ ልጅ ማለት ነው አሁን እቺ ሰትዮ ምትጮኸው ያለ የሞቱት አሁን እነዛ 500 ሺህ ብር ነው እኔ የሰማሁት እንግዲህ እኔ እዛ አልነበርኩም 500 ሺህ ብር ይዛችሁ ነው ተብሎ ያን 500 ሺህ ብር ይዛ የምትሄደው ወንድ እንዳይመጣ ተብሎ ሴቷ ልጇ ናት የሷ ልጅ ማለት ነው
3: እዛ ምትኖራለች ሌላ
4: አዎ ስምንት ልጅ እኮ ነው ያላት ስምንቱ አሁን ሁለቶች ሞቱባት 6 አለ ልጆቿ ማለት ነው የልጅ ልጆችን አላውቅም ስንት እንዳለ ብዙ ናቸው አሁን የአንዷን እህቷን ልጅ ይዛ ያን 500 ሺህ ብር ይዛ ዱር ለዱር ስትዞር 520 እሺ እና ያን ሳይሶር ቦታው ይጠፋታል ቦታው ሲጠፋት ምን ይላል እንካማ ያለንበት ንገራት ብሎ ስልኩን ይሰጠዋል አሁን ያ ወንድማ ማቾ ማለት ነው ተቀበለና እህቴ እናንተን ብትመጡ እነዚህ ፈላሾችም ጡና ይጠራቀሙና አንድ ላይ ነው እንደፋቸው ይያሉ ነው ስለዚህ ተመለሽ ብሩን ይዘሽ እኛ ሙተናል እንቺን ብትመጪ ያሹንን ይወስዳሉ አንቺን ይገሉሻል ስለዚህ እኛ ሙተናል ብርሽን ይዘሽ ተመለሻላት እቺ ልጅ ብሩን ይዛ የህቷን ልጅ ይዛ ተመለሰች እነዛ ልጅ ተዘበዘውን ሳተገደሉ ተገደሉ ከዛ ያገደሉ ሰውዬ ና ብሩ አለ ብሎ እነሱን ገሎ ብሩነን ሊቀበል ሲሄድ ነው እንግዲህ ፋኖ ያዘው እና ያው አንዱ ሙቷል ይባላል አንዱ ታስሯል ይባላል እና እቺ ሰትዩ አሁን የምትለው ያለ ሰጠኝ እውነት ነው የምነግርህ አክስቴ ኖሮ አይደለም ምትኖረው
3: የአባትሽ እህት ናቸው አይደል
4: የአባቴ እህት ናት የእናቴ አባቱ እህት ናት እና ኖሮ አይደለም ምትኖረው እቺ ሰትዩ ተባሏ ጋር ነው የመጣችው ባላለ ከአንዴ እህት አለች እሷ ብቻ አይደለም እህቷ የእሷትም ልጆቿን ጥላ ነው የመጣች የእሷ ልጆችም እንትን ላይ ናቸው ችግር ላይ ናቸው ሰከና ላይ ናቸው ሁሎችም ማለት ነው እሷ የትንሽቱ ልጆች ማሁን በጣም ችግር ላይ ናቸው ያሉ ስለዚህ እቺ ሰትዮ ልጆቿን ያምጡላት ምን ያረጓት ከዚህ መርካስ ቅሊጣ አምጠው ተባዶ ቢናን ሰቅለው እቺ ሰትዮ ከኔና እንኳን ለራሷ ማትገዛ ሰትዮ ልጆቿን ተዛ ለዱር ላውሬ በትና መጣ ከዚህ የምትኖረው ምን ልታረግ ነው
3: እስኪ ወደ ማምጣቱ በኋላ እንመለሳለን እዛ አስከሬናቸው እንዳልተገኘ ነው እንግዲህ በስልክ ስታናግሩን የነበረና መገደላቸው እንዴት አረጋገጣችሁ አስከሬናቸው ካልተገኘ ወይዘሮ ይመኙሻል
2: ገደናቸዋል ብሏላ አሁን ከ3 ቀን በኋላ ያንዱ አስተገኘ ያንዱ አንድ እግሩና ትንሽ ቡላሌ ቆራጣና የእግሩ ጫፍ ቆራቆራማ ተገንቷላ ልብስ የእግሩ ቆራጣ ትንሽ ጫቄ ተገኘ የትልቅ ይሁን አሁን በ30 ቀን ራሱ ተገኘ ራሱ ብቻ አርገናቸዋል ብቻ አርገናቸዋል ብሎ ተናግሯል የተያዘው ሰው እየለፋ ነው ተናግሯል።
3: ድርጊቱን ፈጸሙ የሚባሉ ሰዎች ይታወቃል? ለኢትዮጵያ መንግስት ለአካባቢው ባለስልጣናት አመልክታቸዋል ወይ ስለ ጉዳዩ?
2: አመልክተንማ አይጥለነንም። አርማጡ የመጡ ናቸው አይጥለነንም አለ። ሶስት አይሞቱ ሂዶ አመልክተዋል። ታነ ግን ሂዶ ሰውየውን እዛ ህዝብ ላይ ነበሩ። ህዝብ ላይ በርጫካ ነው በረሃ ነው አዙር አዙር ህዝብ ላይ ነው የጣልናቸው ብሎ ትንሽ አሽከሩ ብላል እና ምናምን ተገኘ የለም ሰለም ህዝብ ላይ ነው የጣልናቸው የት እንደወደቁ አለ። ከዛ ወደዛ አሁን በአገር ክቦና ልጆች ይፈልጉ አሁን በ31 ቀኑ አስከሬ የምታርዳ ወድቃ አንገቱ ብቻ ተገኘ።
3: በጣም ያሳዝናል።
5: እና ይኸውልህ ወንድም ያሰጠን ምን አለ መሰለህ አሁን እትሰትዮ ቀብር እንኳን የላትም ገብተሃል። አሁን እትሰትዮ ለነዚህ ለሞቱ ሳይሆን እትሰትዮ ከሁን ስጋቷ ምን ላይ መሰለህ እነዛ የልጅ ልጆቿም ሆነ ልጆቿ አሁንም ቢሆን ሳት ላይ ነው ያሉት። አንደኛ ወንድማቸው የወንድማቸው ልጅ ተገሎባቸዋል። ከዛ ያሉት ልጆች በዘረኝነት እነዚህ ፈላሻዎች ምን አላችሁ መሬት የላችሁ ምን የላችሁ ሁሉ እየተባሉ በየጊዜው እየተሰደቡ እየተረገጡ እናት የላቸው አባት የላቸው ለማን ነው ለጅብ እነዚህ ሰዎች? ስለዚህ ልጆቻቸውን መንግስት እንዲያመጣላቸው ነው የምንለምነው። የቀሩትን ያምጡላት።
3: አሁን ያሉት ቀሪዎቹ ወንደር አካባቢ ነው የሚኖሩ አይደለም? እንደው በትክክል የነሱ ደህንነትስ እንዴት ነው? እንግዲህ አሁን እንደገለጻችሁት ሌሎች እየተጠባበቁ በነበረበት ሁኔታ እንዲደርስባቸው ለሌሎች አደጋ የሆነ ሞያ አሁን እናንተ ስትናገሩት ላለው
2: አደጋ ናይ ናቸው። የህዴ 4 ልጆች የኔ የሙት ልጅ ሁለት የሙት አባታቸው የሞተ 4 ልጆች ተነልጃቸው ታዳጋ ዘናቸው ተቤት ነው ዘግጨ ዝም ብዬ ወዲህ አይሉ ማውን አንድ ቤት ተቀምጠዋል። አዳጋ ላይ ናቸው ብዬ እኮ ነው ለሞቱት ተውት ላሉ ታውጡልኝ መንግስት እንዳለ ይወቀኝ ብዬ ነው አሁን ስለፈለኩኝ።
3: ይገባናል። ከፍተኛ ሀዘን ነው። ወይዘሮ አታላ እዚህ አመልክታቸዋል የተሰጣችሁ መልስ አለ ያለውን ሁኔታ አሊያን በተመለከተ ለሚንቀሳቀሱ አካላት አስታውቃቸዋል?
5: የዚህ ወንድም ያለ ራብ ከፍ ያለው ይባላልኝ ብዙ ነገር እሱ ያውቃልኝ እሱ አመልክቷልኝ። እንግዲህ ያለውን ሁኔታ ለማን እንዳመለከተ እሱም ነው የሚያውቁትኝ። እኔ እዚህ ላይ ይሄ ነው ልልህ አልችልም፣ ምክንያቱንም ራብ ከፍ ያለው ነው የሚያውቀው። እሱን መጠየቅ ትችላላችሁ የት ላይ እንደደረሰ እና እኔ የማውቀውን ነው የምናገረው። እሱን ግን ይሄንን እሱን መጠየቅ ትችላላችሁ፣ እሱ ነው የሚያውቀው ሁሉንም። እና እኔ የምለው ግን ምንድነው የዚች ሴትዮ ስሜት የሁሉም ቤተ እስራኤል ስሜት ነው። ብዙ እኔ እህት አክስቴ ብቻ ሳትሆን ብዙ ቤተ እስራኤሎች እንደዚህ ሆነው ብዙ ችግሮች የሚደርሱባቸው አለ እና መንግስት እንደዚህ የሚያደርገው ለምንድን ነው? እናት አባትን አምጦ ልጅን ለይቶ መቅረት ምን ይባላል? እንዴት ነው አሁን እነዚህ ሰዎች እኮ ከኔና የሚገዛላቸው የለ፣ ሲያማቸው እንኳን ይሰጣቸው የለ። በጣም ችግር ላይ ነው። ብርሸባ 9 እኮ ማመጣው ሰቅለው ምን ይባላል እንዴ? ይሄ ነገር ለመንግስት ይሄ ነገር መድረስ አለበት። ስለዚህ ጽፈት ገምጥለኝ አሁን ልጆችን ታላመጡልኝ መንግስት አይመጡም ብሎ ፈርሞ ይስጠኝ በእጁ መልሰው ወስደው ይጣሉኝ ከልጆቼ ጋር አብሬ እሞታለሁ ነው የምትል ያለች
3: ወይዘሮ ይመኙሻል። ወደዚህ ሲመጡ ከባለቤቶ ጋር ሲመጡ ልጆቹ ፋይል አላቸው ወይ? ተመዝግበው ነበር?
2: ፎቶ ተነስተው ፈርመናል እንጂ ፎቶ ተነስተው ፈርመናል 10 ምናምን ዓመት ፈርመን ፎቶ ተነስተን
5: ድሮ አንስቶ ቋረኛው ሲመጣ አንስቶ ነው ያለው ስማቸው
2: ቀድሞ አንስቶ በ90 ማለት ነው ፎቶ ተነስተው ልጆችን በያንጣሩ ምሽታቸውን ልጃቸውን እዘው እኔም ደግሞ የቤት ልጅ ነበረኝ እሱን እዥ አሁን አንድ ልጅ እንኳን የዛን ጊዜ የተቀበልኩትን አልድርም ብዬ አስቀምጨ እኔ አልፎሃል ብሎ ምንጭቅ አርጎ ልጅ እየተንከባለለ ጥሎብኝ የመጣ በዚህ ወቸው መጦለት እያለ
3: በወቅቱ እነሱ እናንተ ስትመጡ 18 ዓመት አልሞላቸውም ነበር ወይስ እንዲሁ እናንተ ሄዱ መጀመሪያ እዛ በኋላ ይመጣሉ ተብላችሁ ነው? ሌሎች እድሜያቸው
2: 18 ዓመት የኔ አንድ ልጅ እህት አንድ ልጅ አልሞላቸውም ነበር። አብረን ፎቶ ተነስተ ነበር። አጃጃሉ እና ዛሬ ነገ የዛሬ ዓመት ምን አሉና ከዛ ወዲያ የመሄጃችን ቀን ምንጭቅ አድርጎ አስቀሯቸው። 17 ዓመት ተኩል ልጅ የኔ ነው ምንጭቅ አድርጎ አስቀሩብኝ። እህቴን ወኪ የመጣላቸው ሁላ አስቀርብነት ሁለቱ ምቀን እንደሆነ ከኔና ግብቶ ዘውብንን ቁጥር ሲጠፋና አልተማርነ ቁጥር ያሳየነ ነበረ። አሁን ግን አምጥ ከዚህ ቅሌት ጣጣሉና አንድም ሰው መጥቶ ነገርቱን ተደላቱ ለሚጠይቀነን የለም። አንድም መንግስት እንዴት መንግስት ዛሬ ተመጠን በበላይ የኔ ልጅና የህቴ ልጆች አራት የኔ ልጆች ስምንት ብቻ ነው የነበርን አንዲት አካባቢ።
3: አዎ ብዙ ቤተሰቦች እንዲህ ተነጣጥለው እንደቀሩ በእኛም ሬዲዮ በተከታታይ ጊዜ ይናገራሉ። ልጅ መጥቶ ወላጅ ያልመጣበት ሁኔታ፣ ወላጅ መጥቶ ልጅ ያልመጣበት ሁኔታ አለ። እንዲህ ደግሞ በመጠባበቅ ላይ ያሉ ደግሞ ጉዳት የደረሰባቸውም ብዙ አካላት አሉ። ለማንኛውም እኛ እንጠይቃለን የሚመለከታቸውን ክፍሎችም።
2: ላይው ሰዓት ታች ሰዓት ሆነብኝ፣ ጨለማ ሆነብኝ። እነዚህ አስኮሪ ዛሬ ወዲህ ነው የሚደርሱልኝ። እነዚህ ሰዎች ዛሬ ወዴት ነው የሚሄዱት? ከአንድ ቤት አንድ ሰው ከአንድ ቤት ተቀምጦ እንዴት ይመሽላቸዋል? ቀኑስ እንዴት ለልጁስ ይነጋል? አሁን ተቀመጡ ብዬ መጣሁኝ። መንግስት ጋዜጠኛ ማይቶኝ ነገ ማክሰኞ በ26 ቀን ምስል አለ ጋዜጠኛ ንየኝ እናንተ ማስተላልፉልኝ። እንደው ስለ እስራኤል አምላክ አደራችሁን ለልጆቼ ነፍስ አውጡልኝ። ስለ እስራኤል የቀሩትን አውጡልኝ።
3: እንጠይቃለን። እንግዲህ ያዟችሁ ያዘን ዳርቻ አድርገው። ወይዘሮ አታላ መጨረሻም ታስተላልፊው መልእክት ካለ።
6: ትንሽ ስሜታ ሁኛለሁ እና እኔም ለምንድነው አሁን እትሰትዮ እውነቴን ነው የምነግረው። ኑሮ አይደለም ተዚህ የምትኖረው፣ ኑሮ አይደለም። እውነቷን ነው እውነቷን ነው። አሁን ተዛ ያሉትኝ ከሞቱት በበላይ ካሉት በበታች ነው ያሉትኝ። ኑሮ አይደለም መግቢያ መውጫ የላቸውም። አንደኛ ወንድማቸው የወንድማቸው ተገድሎባቸዋል። እሳት ነው ልባቸው ላይ የሚቃጠለው ያለ እንኳን እነሱ እኔ እዚሁ እሳት ነው ልቤ የሚቃጠለው። ገባ አንተ ገዳይህ ከፊት ላይ ተቀምጦ እያየኸው መኖር ማለት ቀላል አይደለም። አርማጮዎች ናቸው፣ ተፈርተው የሚኖሩ ሰዎች ናቸው። አሁን ደግሞ ሌላ አለመገደሉ እንትን የለንም።
2: ነገም ይመጣል
6: ይሄ ገባ ነገም ይመጣው አይታወቅም። ስለዚህ እኔ የምለው መንግስት በእውነት ይሄ መልስ ሊገባት ይቻላል። ለዚህ ሰትዮ መልስ ይሰጣትኝ። እች ሰትዮ ልጆቿ የሚያመጡላት ተሆነ ያምጡላት፣ ካላመጡላት በእውነት እውነቷን ነው ትሄድና ትሙት አብራ። እኔ የምለው ይሄን ብቻ ነው። ምንም አታደርግም ከዚህ ተቀምጣ። ምንም የልጅ ልጅ ልጅ እየሞተ
2: እኔም አላገለግሎ ጥውሪቱ ትመጣ ለሀገር አገልጋዮች ልጆች አይኔ ነበሩ
6: እና እኔ የምለው ጊዜ ነው። እች ሰትዮ መንግስት ሊያት ይገባልኝ። በቃ ልጆቿ ሳያልቁባት ከዚህ ሀገር ያምጡላትኝ። ካለዛ ደግሞ ምንም ምርት ይስጣትኝ። አናመጣ የሚበሏት በቃ ትሄድና አብራ ትኖር። ሌላ ምንም ከዚህ ተቀምጣ ምንም አሰራም። እሷ ብቻ ሳይሆን እህቷም አሁን ባሏ ተመልሶ ሄደ። ብቻዋን ተባዶ ቤት ተዘግታ የአራት ልጅ እናት ብቻዋን ተዘግታ ነው ያለች። የልጅ ልጅ እያላትኝ ማንም የላትም። ሰባት ቤት ቁጭ ብላ ብቻዋን ያለች። እንዴ ምን አይነት መንግስት ነው እንደዚህ የሚባል ነገር? እንዴ እውነት ነው። እኔ እንደ ውስጥ ቃላ ለእሱ አሰሙልኝ። ስለዚህ መንግስት የእኛ እህቶች ወንድሞች ብቻ ሳይሆን እርግጠኛ ነኝ ብዙ ቤተ እስራኤሎች ልጆቻቸውን እህታቸውን እናታቸውን አጠው የቀሩ በዚህ አይነት ድርጊት ነው። መንግስት ባመጣው ህግ እናት አባትን ማምጣት፣ ልጅን ለይቶ ማስቀረት፣ ልጅን ማምጣት እናት አባትን ማስቀረት፣ ይሄ ምን የሚሉት ስራ ነው? ምን የሚሉት ስራ ነው? ካመጡ ሁሉን ማምጣት፣ ካልመጡ ሁሉን መተው ነው። ይሄ ለሁሉ አም እስራኤል ምለውም ይሄን ነው። መጨረሻውም ያው እንደምትለው ማስገኘዋለ ማስገኘው ጋዜጠኛ እንደዚያው እንዳያት ትፈልጋለች። እና እርዱነን እርዱነን፣ ሲሞቱ አሁንም ደግመን ከዚያ ዘን ያውጣንን፣ አስቀድመን እንጠንቀቅ። እነዚህ ልጆች ይምጡልን ነው የምለው። እኔ ሌላ የምለው ምንም ነገር የለኝም። ራሴ ትንቢጠ ያሉ
2: ነገም ይገሏቸዋል። የእናንተ ዳነ
3: እዟችሁ
2: ሚገሏቸው ናቸው።
3: እንግዲህ ድምጻችሁ ይሰማል ብለን ተስፋ እናደርጋለን። እኛም እንጠይቃለን የሚመለከታቸውን ክፍሎችም። ለማንኛውም ያዘን ዳርቻ አድርገው አይዟችሁ፣ እንጠይቃለን ያለውን ሁኔታ። ስላናገራችሁን እናመሰግናለን። ሰላም ጊዜ
2: ስደራባ
6: እናመሰግናለን።
2: ጋርባቸ ድረስባችሁ፣ ተኔ የደረሰብኝ አይደረስባችሁ። ያኑርልኝ ተወንበሩ ያኑራችሁ። እድሜ ስጥልን ቃሌን ለእኔን ሰው ብላችሁ ቃሌን ስለተቀበላችሁ በጣም አመሰግናለሁ። አሁንም ስለ እስራኤል አምላክ ለልጆች አብቁኝ፣ ነብስ አድኑ።
3: ቀላል አይደለም፣ አይዟችሁ፣ መጽናት ያስፈልጋል።
6: እናመሰግናለን ወንድም።
3: በዚህ አጋጣሚ እናንተን ሮሮም ሰምቶ አቶ ሩቤል መሸሻ ራሱ ራብ ከፍ ያለውም እንዲሁ
6: በጣም ነው የምናመሰግነው። በእውነት ራሴ ስሜታዊ ሆኜ ሩቤል መሸሻ በእውነቱ በዚህ እንድደርስ ያደረገልን እሱ ነው። በጣም አመሰግነዋለሁ። እግዚአብሔር ይስጥልን። እናመሰግነዋለን።
3: ደረሰኛ ትንሽ ስሜታዊ ሆኜ ነበር። ስለሰቦች ከኛ አመሰግናለሁ። እሺ ቻው።

0: ያው እንግዲህ የጧቱ ፕሮግራማችን እዚህ ላይ እየተጠናቀቀ ነው።
1: አዎ፣ በጎ ጥሩ ቀን ስኬታማ የሆነ ቀን ይሁንልን ለሁላችን። መላ አድማጮቻችን ጥሩ ቀን ይሁንልን እና
0: መልካም ቀን ለቴክኒክ ባለሙያችን ሀይም ዛኬን በፕሮግራማችን ለተሳተፉት በሙሉ እናመሰግናለን።
1: አንድ ሰዓት ላይ ከቀኑ ያገናኘን። መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
0: ከነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጥር ዮም ሸኒ ቴት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ማይ 25 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 17 ቀን 2018 ዓ.ም ነው። የከሰዓት በኋላ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ይሻያው ደጉ ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የስራ ዓለም ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በይሻያው ደጉ ተዘጋጅቶ ይቀርባል። ይሻያው
1: አመሰግናለሁ ወርቅነሽ። አርስተ ዜና በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት የሚወነጭፈው ድሮን ቀላል አውሮፕላን በፈንጅ ጥቃት የእስራኤል ተዋጊ ወታደሮች የህይወት መስዋዕትነት እየከፈሉ ነው። የፈንጅ አውሮፕላኖች ስጋትን ለመቋቋም በደቡብ ሊባኖስ የሚያገለግሉ ወታደሮች በኪኔሬት ሐይቅ የአሳ አጥማጆች መረብ ለመግዛት አሊያም እንዲሰጧቸው ጠየቁ። በይሁዳና ሰማርያ ቀበሎች የሰፈሩ እስራኤላውያንና የደህንነት ሚኒስተር ኢታማር ቤንግቤር የሚፈጥሩትን ግጭት ስርዓት አልበኝነት ነው ሲሉም ፕሬዚዳንት ኢስሐቅ ሄርጾግ አወገዙ። ኢራንና ሀያሉ አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳን ለማንሳትና ማዕቀብን ለማንሳት የታገደ የኢራን ገንዘብ ለማስለቀቅ ስምምነት ላይ ለመድረስ ከመቼውም ጊዜ ይበልጥ ተቃርቧል ተባለ። ትናንት ምሽት በክኔሬት ሐይቅ አካባቢ የመሬት መንቀጥቀጥ እንደነበረ ተገለጸ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት የሚወነጭፈው ድሮን ቀላል አውሮፕላን የቦምብ ጥቃት የእስራኤል ተዋጊ ወታደሮች የህይወት መስዋዕትነት እየከፈሉ ናቸው። የመከላከያ ኃይል ኢታማጆር ሹም ጀኔራል ኢያል ዛሚር በሰሜኑ ክፍል ሰራዊቱን ያለ ገደብ እንዲዋጋ በመንግስት መሪዎች ላይ ግፊት እንዲያደርጉም የቀድሞው ኢታማጆር ሹም ዳን ሃሎጽ መከሯቸው። ሰራዊቱ በተዘዋዋሪ መንገድ እጆቹ ስለታሰሩበት ጠላትን መደምሰስ አልቻለም። ኢታማጆር ሹም ይህንን ክስተት ለመቀየር እንደ መሪ ጠረጴዛውን እየደበደበም በከፍተኛ ጩኸት በመንግስት መሪዎች ላይ ግፊት የማድረግ ስልጣን አላቸው። የካን ረሸት ቤት ሬዲዮ ጋዜጠኛ ለቀድሞው ኢታማጆር ሹም ላቀረቡላቸው ጥያቄ በስልጣን ላይ ያሉት ኢታማጆር ሹም እያል ዛሚር ለምን ስልጣናቸውን አይለቁም ለሚለው ጥያቄ ምላሻቸው ከስልጣን መሰናበት ያለባቸው እሳቸው ሳይሆኑ ጠቅላይ ሚኒስትሩ ናቸው የሚል ነው። ትናንት ቀኑን በደቡብ ሊባኖስ በሽብር ጥቃት የህይወት መስዋዕትነት የከፈለው የ19 ዓመቱም የኢላት ከተማ ነዋሪ የነበረ የሐምሳ አለቃም ናሆራይ ሌዘር ከሰዓት በኋላ በከተማ ውስጥ በሚገኝ ወታደራዊ መካነ መቃብር ስነ ስርዓቱ ይፈጸማል። ነፍስ ይማርን። የናታንያው የፍርድ ሂደት ጠቅላይ ሚኒስትር በፍርድ ቤት ችሎት ዛሬ የሚሰጡት የመከላከያ የምስክርነት ቃል ዛሬ ከቀኑ ሩብ ጉዳይ ለሁለት ሰዓት የሚጠናቀቅ ሲሆን ከታቀደ ጊዜ ቀደም ብሎ የፖለቲካና የጸጥታ ችግሮችን ተብሎ በተገለጸ ምክንያት ነው። በአሜሪካና በኢራን መካከል ስምምነት ላይ ለመድረስ እየገሰገሱ ካለው ውይይት ዳራ በመቃወም የፖለቲካ ደህንነት ካቢኔ ነገ ስብሰባ ያካሂዳል ተብሎ ይጠበቃል። የፈንጅ አውሮፕላኖች ከስጋት ለመቋቋም በደቡብ ሊባኖስ የሚያገለግሉ ወታደሮች በክኔሬት ሐይቅ የአሳ አጥማጆች መረብ ለመግዛት አሊያም እንዲሰጧቸው ጠየቁም። በደቡብ ሊባኖስ በጦር ግንባር እየተዋጉ ያሉት ወታደሮች የድሮን ፈንጅ ቀላል አውሮፕላን ጥቃት ለመከላከል በክኔሬት ባህር ውስጥ ያሉ አሳ አጥማጆቹ የሚጠቀሙበት መረቦች ለመግዛት ወይም ለመቀበል ጠይቀዋል ይላሉ። ቃል አቀባያችን ኢታይ ብሎመንታል በበኩሉ ይህ ሰላም የብርጌድ ተወካዮች የግል ተነሳሽነት ነው። በገሊላ በክኔሬት ባህር ውስጥ ከነበሩት አንጋፋ አሳጥማጆችን አንዱ የሆነው ምናሄም ሌቪ ለቃል አቀባያችን ኢታይ ብሎመንታል እንደገለጸው ጓደኞቹ ወታደሮቹ መፍቴ ይሆናል የተባለው ይኸው ይበቀላል ፈንጂ የተጠመደበትን ድሮር የመጥለፍ ችሎታ እንዳለው ተናግሯል። በዩዳና ሰማሪያ የሰፈሩ እስራኤላውያን የደህንነት ሚኒስተር ኢታማር ቤን ግቢር የሚፈጥሩት ግጭት ስርዓት አልበኝነት ነው ሲሉ ፕሬዚዳንት ይስሐቅ ሄርጾግ በጥብቅ አወገዙ። ሚኒስተር ቤን ግቢር ኃላፊነት ስለሌላቸው ከስልጣን መሰናበት ይገባል ብለዋል። ፕሬዚዳንቱም ንግግራቸውን እንዲህ በመቀጠል ሰፊው የእስራኤል ህዝብ የተወሰኑ ሰዎች እየፈጸሙ ያሉት ረብሻ፣ ሁከት፣ ግጭት በትዕግስት አሳልፈው የሊባኖሱ ፕሬዝዳንት ጆሴፍ አዋውን ዛሬ ማረዳ የጽሑፍ መግለጫ የሰጡት እስራኤል የመከላከያ ኃይሎች ከደቡብ ሊባኖስ የወጡበትን ዓመታዊ ክብረ በዓል በማስመልከት የደቡባዊ ሊባኖስ ነጻ መውጣት በመንግሥት ላይ የተጣለ ግዴታ እንደሆነና እስራኤላውያን ከደቡብ ሊባኖስ ሙሉ በሙሉ መውጣታቸው የሊባኖስ ጥብቅ ብሔራዊ ጥያቄ ነው አሉ። አክለውም ሀገራቸው ሊባኖስ ከእስራኤል ጋር በምታካሄደው ድርድር ሰራዊቱ ከሚቆጣጠርባቸው ደቡብ ሊባኖስ ለቆ ካልወጣ በስተቀር ሌላ አማራጭ ስምምነት አይኖርም ብለዋል። ኢራንና ሀያል አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳን ለማንሳትና ማዕቀብን ለማንሳት እንዲሁም የታገደ የኢራን ገንዘብ ለመልቀቅ ስምምነት ላይ ለመድረስ ከመቼውም ጊዜ ይበልጥ ተቃርበዋል ተባለ። በሁለተኛው ምዕራፍ ድርድር ደግሞ ሁለቱ ወገኖች የኒውክለር ጉዳይና የበለጸገ ዩራኒየም ከኢራንን ለማስወገድ የሚያስችል ምናልባት ሰፊ ስምምነት ላይ ሊደርሱ ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሮቢዮ በዋሽንግተን የሚገኙ አስተዳደር አማራጮችን ከማሰቡ በፊት ሰላማዊ ዲፕሎማሲያዊ ስኬታማ ለማድረግ ማንኛውንም እድል ይሰጣል ብለዋል። ፕሬዚዳንት ትራምፕ ከኢራን ጋር መጥፎ ስምምነት አይፈርሙም ሲሉ አጽንኦት ሰጥተዋል። ህንድን እየጎበኙ ያሉት ሮቢዮ ለጋዜጠኞች እንደተናገሩት ፕሬዚዳንት መጥፎ ስምምነት አይፈርሙም እሳቸው ብቻቸውን አደርጉም እና በኒውዮርክ በኒውክለር የኢራን ስጋት ላይ ምንም ከትራምፕ የበለጠ ከባድ ሆኖ አውቅም። ስለዚህ ይህ ጥሩ ስምምነትም አለን። በሌላ መንገድ መግባባት አለብን። ጥሩ ስምምነት ማድረግ እንመርጣለን ያሉት በአሜሪካና በኢራን መካከል በቅርጽና በመቋጨት ላይ ያለው ስምምነትን ባስመለከተ ኢራናዊ አዋቂ ምንጭ ለአገሪቱ ታንሲኒ ዜና ወኪል እንደገለጸው ኢራን የተያዘባትን የራሷን ገንዘብ ለማስለቀቅ ከኒውክለር ቦምብ ጉዳይ ጋር መገናኘት የለበትም ከማለቱም ባሻገር ኢራን ከአሜሪካ ጋር የተካሄደው ድርድር በጥርጣሬ እየተመለከተችው ነው። ምክንያቱም ካሁን ቀደም ከአሜሪካ ጋር በተካሄደ ድርድር አሜሪካ በቃሉ አስራልቆመች ነው ማለቱን ቃል አቀባያችን ሽሞን ሚጃን ዘግቧል። በመጨረሻም የአየር ጸባይ ትንበያ ዛሬ ከትናንት ዛሬ ሙቀቱ በመጠኑ ይጨምራል ያሉት ነገና ከነገ ወዲያ ደግሞ በመጠኑ ሙቀቱ ይጨምራል ደረጃ በደረጃ ሙቀቱ መጠን ይጨምራል ያሉት የአየር ጸባይ ተመራማሪዎቹም ዜናው እስከዚሁ ነው። ወርቅነሽ
0: ሻያ አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: በመቀጠል ደግሞ በአገራችን ተጨባጭ ሁኔታ በዋናነት ብሔራዊ ደህንነታችን በሰሜኑም በኩል ያለው ተጨባጭ ሁኔታ በተመለከተ ባልደረቦች ወርቅነሸቴና ሰጠኝ ዘመነ እንግዲህ ሰጠኝ በሰሜኑ እስራኤል ከደቡብ በሊባኖስ ውስጥ የሚገኘው በሂዝቡላ ሽብር ፈጣሪ ድርጅትና በመከላከያ ሰራዊታችን መካከል የጥይት ተኩስ ልውውጡ ተባብሶ እንደቀጠለ ነው። እንዴት ይታያል ሁኔታ ሰጠኝ?
1: በጣም አስቸጋሪ ነው። እንግዲህ እንደው አሁን የተኩስ አቁም ስምምነት ተደርጓል ከተባለ በኋላ ወታደሮች በየቀኑ ተገድለዋል መባሉ፣ የህይወት መስዋዕትነት ከፍለዋል መባሉ በጣም የሚያሳዝን ነው። በሰሜን እስራኤል እንግዲህ ከሊባኖስ ድንበር አካባቢ በሚገኙ ሰፈሮች ህዝብላ ለማቋረጥ ይተኩሳል። እንደገና ደግሞ ይህን ራክፋን የተባለውን አነስተኛ ድሮን በመተኮስ ያው ብዙ ችግር እያደረሰ ነው። ይህን ደግሞ ለመቋቋም የእስራኤል መከላከያ ሰራዊት ትንሽ ገደብ እንዳለበት ነው። በስምምነቱ ምክንያት ሙሉ በሙሉ ስላልተንቀሳቀሰ እዛ አካባቢ ዜጎች እንዲያውም መንግስት ረሳን፣ አስፈላጊውን እርምጃ እየወሰደ አይደለም በሚል አቤቱታ እያቀረቡ ነው። ምናልባት እንግዲህ ከአሜሪካና ኢራን እያካሄዱ ያሉት ውይይት ውጤታማ ከሆነ ያው የሊባኖስም ጉዳይ አብሮ የሚጠቃለል ስለሆነ ያ ችግሩን የሚቀርፍ ካልሆነ አሁን ባለበት ሁኔታ የሂዝቦላ ድርጅትም ይተኩሳል፣ የእስራኤል መከላከያ ሰራዊትም አንድ አልፎ አልፎ እርምጃ ይወስዳል። ሙሉ በሙሉ አቅሙ እርምጃ እየወሰደ አይደለም። እንግዲህ ጦሩ ተንቀሳቅሶ የዛን አካባቢ ሰላም ማስከበር አለበት። የሂዝቦላ ድርጅት ዋጋ ሲከፍል ነው ይህንን ሊያቆም የሚችለው እና አሁን ከግንቦት 10 እስከ ዛሬ ድረስ እስከ ግንቦት 25 ድረስ ወደ 6 የሚሆኑ ወታደሮች ነው በዚህ ድሮን ጥቃት የተገደሉት እና ይሄ መሆን ያልነበረበት ነው። የተኩስ አቁም ስምምነት አለ ተብሎ በዚህ በ15 ቀን ብቻ 6 ወታደሮች የህይወት መስዋዕትነት የከፈሉበት በየቀኑ አሁን ይህን ያክል ቆሰሉ፣ ይህን ያክል ተጎዱ የሚባለው የምንሰማበት ሁኔታ መቆም ያለበት ነው። ብዙ ዜጎችም ሮሮ እያሰሙ ነው። እንዲያውም ስምምነቱም የባሰ ሂዝቦላንም ኢራንም የሚያጠናክር ነው እያሉ የሰሜን እስራኤል ነዋሪዎች እየነቀፉት ያለበት ሁኔታ ነው ያለ ይሻየው።
0: ይህን ወርቅነሸት የሰሜኑ ክፍል በእውነትም እስካሁን ጸጥታ የለም። የተኩስ ልውውጡን ተጠናክሮ እንደቀጠለ ነው። ሰጠኝ እንዳለው የድሮን የተሰኘ ፈንጅ የተጠመደበት ቀላል አውሮፕላን ነው ህይወት እያጠፋ የሚገኘው። አሁን በተመለከተ ደግሞ ከደሞ የተኩስ አቁም ስምምነት የሚለው ሁኔታ በእስራኤል መንግስትና በኢራን በሊባኖስ መንግስት መካከል የተኩስ አቁም ስምምነት አለ ይህ እየተባለ ነው ያለው እና መከላከያ ሰራዊቱን ኃላፊነቱን በመወጣትና አሸባሪውን ድባቅ ለማድረግ ምናልባት ገደብ የተጣለበት ይመስላል። እንዴት ታየዋለሽ?
2: ገደብ የተጣለበት ይመስላል። ልክ ነህ። ትናንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ የደህንነት ጉዳይ የተወሰኑ የካቢኔ ሚኒስትሮችንና የደህንነት መዋቅር ኃላፊዎችን ሰብስበው እንደነበረ ያው በመረጃዎች ተመልክተዋል። በተከታታይ ይካሄዳል እንዲህ አይነት ስብሰባ ሰሞኑን። በዚህ ስብሰባ ላይ አሁን ያነሳው ሀሳብ ተነስቶ እንደነበር ነው የተነገረው። ኤታማዦር ሹም ኢያል ዛሚር የመከላከያ ሰራዊቱ ላይ የሚቃጣው ዛቻ በጣም ማስኪና አደገኛ መሆኑን ገልጸው በሰሜን እስራኤል ራክፋን አነስተኛ በራሪ ቁሶች ከባድ የቦምብ ተጠምዶባቸው ነው የሚልካቸው ሂዝቦላ እንዳልነው። እንግዲህ የተኩስ አቁም ስምምነት ተደረሰ ከተባለ አንስቶ እስካሁን 11 ወታደሮች ተገድለዋል። ለዚህ መካከል 7 የሚሆኑት በዚህ በራክፋን ነው ተመተው የህይወታቸው ያለፈውና አደገኛነቱን አንስተው እስራኤል መከላከያ ሰራዊት ተገድቧል፣ ያው የተኩስ አቁም ስምምነት በሚል ማዕቀብ ተገድቧል እና በሊባኖስ ዋና ከተማ በቤይሩት የሂዝቦላን ኢላማዎች እያጠቃ አይደለም፣ የሂዝቦላን ህንፃዎች መደብደብ አለበት በቤይሩት የሚል ሀሳብ እንዳነሱ ነው እንግዲህ የተነገረው። እንግዲህ ሀሳብ የጠቅላይ ሚኒስትሩን ፈቃድ ይጠብቃል ነው የተባለውን ለማድረግ ግን በተኩስ አቁም ስምምነት ስም መከላከያ ሰራዊቱ ተገድቦ በደቡብ ሊባኖስ አካባቢ ነው እየተንቀሳቀሰ የሚገኘው እንጂ የሂዝቦላን ድርጅት የትም አሳዶ ኢላማዎችን እያጠቃ አይደለም አሁን ሊባኖስ ምድሩ ላይ። በሂዝቦላ በኩል ግን እንደፈለጉ ትናንት ብቻ በትናንትና ዕለት ወደ ሰሜን እስራኤል መኖሪያ ሰፈሮች 30 የሚሆኑ ራክፋን ወይም አነስተኛ ድሮኖችን እንደተኮሱ ነው የተነገረው። በደቡብ ሊባኖስ በሚገኙ መከላከያ ሰራዊት ላይ ደግሞ ተጨማሪ ሌላም ድሮኖች እና ሮኬቶች እንደተተኮሱ ነው የሚነገረውና በዚህ ሁኔታ ላይ ነው መከላከያ ሰራዊቱ እንግዲህ ተኩስ አቁም ስምምነት የሚለው ገደብ ወስኖት ጥቃት ያስተናገደ ያለው ማለት ይቻላል። እንግዲህ ሰባት ወታደሮች በዚህ ራክፋን በተባለ መሳሪያ ሲገደሉ ብዙ ጥያቄዎች እየተነሱ ነው። መጠለያ የላቸው ሜዳ ላይ ነው ያሉት። ይሄን ራክፋን የተባለ መሳሪያ በቀላሉ ለማክሸፍ ቴክኖሎጂው ትንሽ ውስብስብና አስቸጋሪ እንደሆነ ይነገራል። በዜና እንደተመለከትከው የአሳማት መጀመሪያ እንግዲህ መከላከያ ሰራዊቱ ካሳጥማጆች ለመግዛት ወይም ደግሞ በጥያቄ መልክ በማዋስ መልክ በልመና እንዲሰጣቸው መጠየቃቸው ተሰምቶ የራሱ ትልቅ መነጋገር ያርሰ ጉዳይ ነው ያለ እንግዲህ ለታላቂቱ እስራኤል ለእንግዲህ እስራኤል መከላከያ ሰራዊት ተብሎ ይሄ ነገር ጥያቄ ሲነሳ በጣም ትልቅ ጥያቄ ያስነሳ ነው። እነዚህ ወታደሮች ወጣት ወታደሮች 1921 ዓመት በጣም እንግዲህ ጦርነት በሌለበት ሁኔታ ማለት ይቻላል ምንም በሂዝቦላ በኩል የተቃጣው ዛቻ ከባድና ጦርነት ውስጥ ቢሆንም የተኩስ አቁም ስምምነት ተብሎ ነው እንግዲህ ያለው ወታደር ህይወት መስዋዕትነት እየከፈለ ያለውና ቀላል አይደለም። ከኢራን ጋር በነበረው ጦርነት ስንት ወታደር ሞተ? ስንት ወታደር ህይወት መስዋዕትነት ከፈለ? እንግዲህ እንደሰማነው አንድም ነው ዜጎች በርግጥ አው በሚሳኤል ጥቃት ህይወት መስዋዕትነት ከፍሏል ተገድለዋል። ግን ከሂዝቦላ ጋር ያለው ጦርነት ይሄን ያህል ከባድ ነው አስቸጋሪ ነው ያለው ሁኔታ ከባድ ነው ይሄን ይመስላል።
0: በርግጥ በእንዲህ እንዳለ ወርቅነሽ የጠቅላይ ሚኒስትር ቢንያሚን ናታንያሁ የፍርድ ሂደትና የቀረበ የምህረት ጥያቄ ምን ምላሽ እየሰጠው ነው? እንዲያው በዚህ ዙሪያ
2: ይሄ ጉዳይ እንግዲህ ጠቅላይ ሚኒስትሩ እንደሚታወቀው የተለያዩ የክስ መዝገቦች እንደተከፈቱባቸው ይታወቃል። 1,000 2,000 4,000 እየተባለ የምስክር ቃላቸው መስጠት እንደቀጠሉናቸው በፍርድ ቤት እየተገኙ በአንዳንድ ሀገራዊ እና አስቸኳይ ጉዳዮች ምክንያት ያው የተቀጠረው ችሎት የፍርድ ቤት ችሎት አንዳንዴ ይሰረዛል አንዳንዴ ጊዜው ያጥራል። ዛሬም ችሎት እንደነበራቸውና ችሎት እስከ 2 ሰዓት ድረስ ብቻ ሊካሄድ እንደሚችል ፍርድ ቤቱ ያው ተጠይቆ ፈቃድ እንደሰጠ ተነግሯል። ያው እንግዲህ በአስቸኳይ ደህንነት ጉዳይ አስቸኳይ ስብሰባ እንደሚያካሄዱ የደህንነት ስብሰባ ላይ የተነገረው ጠቅላይ ሚኒስትሩ ከዚህ ጋር ተያይዞ እንደምናስታውሰው በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እሳቸው ነው እንግዲህ ለመጀመሪያ ጊዜ በእስራኤል ክነሴት ንግግር ሲያደርጉ ይህን ሀሳብ ያቀረቡት። ፕሬዝዳንቱ ምናል ለምህረት ቢያደርጉላቸው ለጠቅላይ ሚኒስትሩ ብለው ጠይቀው ነበር። እንግዲህ ያ ጥያቄ እውን ሆኖ ያው በይፋዊ መንገድ ቀርቦ ሂደት ላይ ነው ያለው። ትናንት ጀምሮ እየወጣ ያለው መረጃ ግን ይህን በሚመለከት ፕሬዝዳንት ሄርጾግ ጠርተው ለማነጋገር ሞክረው ነበር መልእክት አስተላልፈው ነበር ጠቅላይ ሚኒስትሩና የመንግስት ጋ ማካሪዋ ተገንተው ሁለቱን ለማወያየት በጉዳዩ ውይይት ለማድረግ ጥያቄ አቀርበው ነበር። ነገር ግን በጠቅላይ ሚኒስትሩ በኩል ምላሽ እንዳልተሰጠና የጋ ማካሪዋ ግን ፈቃደኛ ሆነው እንደነበረ በዚህ ምክንያት ፕሬዝዳንት ኢስሐቅ ሄርጾግ ይሄን ሐሳብ ያው አቆመውት ነው ያለ ሂደቱ ቆማል በዚህ ምክንያት ምክንያቱ ያው ይሄ እንደሆነ ነው የተነገረው። እንግዲህ ያለው ሁኔታ ይሄ ነው ለጊዜው።
0: በዚህ ዙሪያ ሰጥ የሰመነ
1: አጭሩ በዚህ ዙሪያ የምጨምረው እንግዲህ ያው የዚህ ቅርታውን ወይም ደግሞ ክስፋይሉን ይሰረዝልኝ ሁኔታ አይተው ውሳኔ ማስተላለፋልባቸው ሂደት አለው። ያንን ሂደት የግና ፍትህ ሚኒስቴር ጽፈት ቤት ሰራተኞችም በዛ አካባቢ ታልፎ ፕሬዝዳንቱ ለጠቅላይ ሚኒስትሩ ያቀረቡትን ሁኔታ መቀበል አለመቀበላቸው ማስታወቅ ነበረባቸው። እሱንም በሂደት ቆየ። አሁን ደግሞ ነገሩን ተወት ያደረጉበት ጠቅላይ ሚኒስትሩ አሁን ወርቅነሽ እንዳለችው በዚህ ሁለቱ አካላት እንዲስማሙ የመንግስት ህግ አማካሪዋ የተስማሙበት ሁኔታ ስለነበረ ለማቀራረብ የጣሩበትን ሁኔታ ጠቅላይ ሚኒስትር ናታንያሁ ነገሩን ችላ ብለውታል። ምናልባት ይሄ አሁን እየቀረቡ ፍርድ ቤት የምስክር ቃል የሚሰጡበት በየጊዜው ፍርድ ቤት የሚቀርቡበት ጉዳይ ሊጠናቀቅ ስለሆነ በዛ ምክንያት እየቀረቡ አይደለም፣ ለተደረገላቸው ጥሪ አዎንታዊ ምላሽ እየሰጡ አይደለም ይባላል። እንግዲህ የሚሆነው እናያለን። ፕሬዝዳንቱ አይተው ውሳኔ ያስተላልፋሉ፣ ጠቅላይ ሚኒስትሩ ወይም ደግሞ የተባለውን ነገር ይተውት ይሆን ምናየው ይሆናል። ገና ዝርዝር ያለ ነገር የለውም።
0: ከዚህ መጨመሪያ የመንግስት አቃቢ ህግ ከሳሽ ነው፣ ተከሳሹ ጠቅላይ ሚኒስትር ናቸው። የቀረበው ጠቅላይ ሚኒስትሩ በተከሰሱባቸው ጉዳዮች ላይ አዎ ጥፋተኛ ነኝ ካሉ ያው በዚህ በድርድሩ ምንድነው ሊጣልባቸው በፍርድ ቤት ሊጣልባቸው የሚባለው ቁጣት ለማቃለል የሚል ድርድር ነው በሚለው አሁን እንዳልከው ጠቅላይ ሚኒስትሩ ቻላ ብለዋል።
1: እስደርቲውን
0: ይሉታል። እንግዲህ በሁለቱ በግራ
1: ያም ይሆን አይመስለኝም ጠቅላይ ሚኒስትሩ አጥፍቻለሁ አላሉም። ለሀገሪቱ ሲባል ለአንድነት ሲባል ነው እኔ ክስ ይሰረዝልኛል እንጂ አጥፍቼ ቅርታ ይደረግልኝ አላሉም።
0: ደግሞ ደግሞ ይሄን ቃል ካልሰሙ ምህረት ማድረግ አይችሉም ለጠቅላይ ሚኒስትሩ ነው ማለት። በጎደ ቀጣዩ ስናል ሰጠይ ዘመነ በአሜሪካና በኢራን መካከል ያለው የሰላም ድርድር ሂደት ያለበት ሁኔታ ምን ይመስላል?
1: ያው በየጊዜው ምናቀርበው ጉዳይ ነው። ትላንትም ዛሬም የተመለከትነውም ያለ ነው። ሁለቱ አካላት እየተስማሙ ነው ይባላል። መፈራረማቸውን ሁሉም እየጠበቀ ያለ። አሁን ትልቁ ጥያቄ በዚህ የአንበሳዋ ገሳ ጦርነት ለ40 ቀናት ያክል ተዋግተን እንደዚህ ደግሞ 2005 ዓመተ ምህረት በነበረው ሰኔ ጦር 12 ቀናት ተዋግተን በጦርነቱ የተቀመጡ ግቦች የሚገኙ አይመስልም። ራሱ የኒውክለሩን ጉዳይ ከስምምነቱ ከተፈረመ በኋላ ነው ድርድር የሚጀምርበት የሚባለው። እስራኤል ስጋት ውስጥ ጥሏታል። ፕሬዝዳንት ትራምፕ ግን እኔ ኢራንን የኒውክለር ጉዳይ ሳላስቀድም አልፈራረምም ነው ያሉ። እንደው ተፈራርመው ውጤቱ ካልመጣ በቀር አሁን በየቦታው የሚወጣው ዘገባ በሙሉ አንዱ የሚታመን አይደለም። ግን ወደ ስምምነት እየተቃረቡ እንደሆነ እየተነገረው
0: ወደ ለማጠቃለል ወርቅለሸት በዚህ ዙሪያ ዴታ ያለው ከአመት ባለፈው አመት ሰኔ ወር ላይ 12 ቀናት ጦርነት በእስራኤልና በኢራን መካከል 12 ቀናት ያስቆጠረ ጦርነት ሆነና ባለፉት ደግሞ ለ40 ቀናት ያስቆጠረ ጦርነት በሀገራችን የሰላም ተነፍገን ሰላም አልነበረም እና ድህነታችን ለመጠበቅ ከረምን። አሁን ላይ ሆኖ እነዚህ ሁለቱ አሜሪካና ኢራን ከመቼውም ጊዜ በበለጠ ሁኔታ ስምምነት ለመፈራረም ተቃራርበዋል ይባላል። ሰላም ጥሩ አይደለም ወይ?
2: ጥሩ ሰላም ማብገኝ ያው ከሰላም የበለጠ ነገር ምን ጥሩ ነገር አለ ብለህ ነው እንግዲህ ያው ሰጠኝ እንዳለው ነው። እዚህ ላይ ብዙም መጨመረው ነገር የለም። ምክንያቱም የአሜሪካና የኢራን ጉዳይ አንዳንዴ በድርድር ውስጥ ሆኖ ድንገት ጦርነት ሲከፈት አይተናል። ጦርነት ሲነሳ ድርድር እየተባለ ደግሞ ምን ያህል አሰልችና አድካሚ እንደሆነ አይተናል። ወይ ለይቶለት አይስማሙ ወይ ስምምነቱ የቀረበው ሐሳብ እውን አይሆን ድንገት ይፈርሳል፣ ድንገት ይታደሳል፣ ድንገት ይቆረጣልና አስቸጋሪ ነው። እርግጠኛውን መናገር ምን ይችላል ነገርም ለም ግን አሁንም ያው እንዳለው ነው። ትናንት በጣም እንደተቃረቡ ሰምተን ነበር። ረቂቁ ሊጸድቅ ነው፣ የስምምነቱ ረቂቅ ሰነዱ ተዘጋጅቷል ተብሎ ነበር። እንግዲህ ዋና ዋና ተብሎ የቀረበው ጉዳይ በኢራን ላይ ሲጀመር ጦርነት የተከፈተው እኮ በኢራን ላይ የኒውክለር ጦር መሳሪያ እየገነባች ስለሆነ ያው ለዓለም ስጋት ስለሆነች በእስራኤል ላይ ስለምትዝት በእስራኤል ህልውና ስለማታመን እስራኤል ከዓለም ካርታ ትጥፋ ስለምትል ነው። አሁን ደግሞ ምንድነው በስምምነቱ በኒውክለሩ ጉዳይ አልደራደርም ከስምምነቱ በኋላ ነው ማለት ዞሮ ዞሮ የጦርነቱ መነሻ ምን ሆነና ነው። እና በጣም ማስቸጋሪ ጉዳይ ነው። በኒኩለሩ ላይ በኒኩለሩ ግንባታዋ ላይ ካልተደራደረች ምን አይነት ስምምነት ነው የሚደረግ? የሆርሙዝ ባህር መዘጋት፣ የኡራኔ የሚያብላላችሁን መደበቅ አልሰጥም ለሌላ ሀገር አላሳልፍም ማለት እኮ ከኒኩለር ግንባታው ጀርባ ተከትሎ የመጣ እንጂ ዋናው ሀሳቡ ጦርነት የተከፈተባት የኒኩለር ጦር መሳሪያ እየገነባች ስለሆነና በዓለም ላይ በእስራኤል ላይ እየዛተች ስለነበረ ነው። እንግዲህ ዋናው የምናውቀው ሀሳብ ይሄ ነው። አሁን ግን የኒኩለር ጦር መሳሪያችን ዙሪያ እንደራደርም፣ የሆርሙዝ ባህር ይከፈትልን፣ ማዕቀብ የተጣለው ገንዘብ ይለቀቅልን ነው ያሉት። ይህ ሁሉ ከሆነ እንግዲህ ዞሮ ዞሮ ኒኩለሩን በህጋዊ መንገድ ልታብላላ ወይም ልታምርት ልትሰራ ትችላለች ማለት ነው። ከዚህ ጋር ተያይዞ እንግዲህ አሁን ፋይናንሻል ታይምስ የተባለው ድረገጽ ደግሞ ባወጣው ዘገባ እስራኤል ለደህንነቷ በሚያሰጋት ማንኛውም አስቸኳይ ነገር ሁሉ ቀጥታ አስቸኳይ እርምጃ መውሰድ እንደምትችል፣ በኢራን ላይ ዋና ዋና ተብሎ የተጠቀሱ ነገሮች መሰረታዊ የስምምነቱ መሰረታዊ ሀሳቦች አሁንም በስምምነቱ ሊጠቀሱ እንደሚችሉ የኒኩለር ጦር መሳሪያ፣ የሆርሙዝ ባህር ያብላላችሁ ኡራኒየም፣ እነዚህ እንደሚነሱ እየተገለጸ ነው። በእስራኤል በኩል ያለው ሁኔታ ደግሞ ስናየው እርግጠኛ ሆኖ መናገር ባይቻልም በተከታታይ የደረነት ጉዳይ ኃላፊዎች ስብሰባ ያካሄዱ ናቸው። እንዲሁ ስምምነቱ እንኳን ድርድሩ ቢፈርስ በተጠንቀቅ ያው ተዘጋጅ ተመጣጣቅ አለብን የሚል ዘገባ በየጊዜው እየወጣ ነው። እንግዲህ ጊዜ ነው ሁኔታውን የሚፈርደው፣ ያው ጊዜም ያመጣውን እና ያለን።
0: እሺ እንግዲህ ወርቅነሽቴ ሰጠይ ዘመነ ለሰጣችሁት ወቅታዊ ዘገባ እያመሰገንኩ ነውና እንግዲህ ወደ መደበኛ ሳምንታዊ ታሱቃ የስራ ዓለም የተሰኘው ፕሮግራም ነው የሚቀርበውና ታሱቃ ስራ ዓለም። በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
2: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን እንግዶች አሉን። እንግዶቻችን የኃይሌ ፕሮጀክት መስራችና ባለቤት አቶ ቤኒ ኃይሌና ቃል አቀባዩ አቶ ስባለው ወረታ ናቸው። ኃይሌ ፕሮጀክት ምንድን ነው? እንግዲህ ኃይሌ ፕሮጀክት ከነሱ በሰፊው እንሰማለን። በቢና መላሆቲ ወይም በአርቲፊሻል ኢንተለጀንሲ በኤአይ ታግዞ በትራንስፖርት ዘርፍ ላይ የሚሰራና በተለየኛ ማህበረሰብ ደግሞ በቋንቋ ችግር እውቀት ያለው እውቀቱን ተሸክሞ እንዳይቀመጥ የቋንቋ ችግርን የሚፈታና በዚህ በትራንስፖርት ዘርፍ በቴክኖሎጂ አማካኝነት እገዛ በማድረግ መንጃ ፈቃድ እንዲያወጡም ሆነ ስራ እንዲያገኙ የሚያግዝ ነው። በዚህ ዘርፍ እንዲሰማሩ እንግዲህ እስከ ከፍተኛ ባለሙያ መሆን እንዲችሉ እንዲደርሱ እየሰራ ያለ ፕሮጀክት ነው። ቤኒ እንሰማለን እንግዲህ ሐሳቡን ፕሮጀክቱ ምን እንደሚሰራ። እሱ ባለው ወረታ ደግሞ ዶቬር ነው የፕሮጀክቱ ቃል አቀባይ። እሱም ደግሞ ስለ ፕሮጀክቱ ያው ሰፋ አድርጎ ይነግረናል። ከሁለቱም ሐሳቡን እንሰማለን። ሁለቱም እንግዶቻችን ስልክ መስመራችን ላይ ይገኛሉ። አቶ ቤኒ ኃይሌ ጤና ይስጥልን።
3: ሰላም ሰላም ለኩላም ወጥም ታይም
2: እናመሰግናለን። እኛ ሰላም ነን። እንግዲህ እኛን አማርኛ ተሰማለህ በኢብሪት ነው ምናገር ብለሃል እንሰማለን። እሺ እንግዲህ በሂደት አማርኛም ከቀጠልክ ጥሩ።
3: እችላለሁ፣ ትንሽ ይከብደኛል። ስለዚህ ነው በኢብሪት።
2: ሌላው እንግዳችን አቶ እሱ ባለው ወረታ ነው። እሱ ባለው ጤና ይስጥልን።
4: ጤና ይስጥልን፣ እንዴት ዋላችሁ?
2: እናመሰግናለን፣ እግዚአብሔር ይመስገን። እንዴት ናችሁ?
4: እግዚአብሔር ይመስገን፣ ሰላም ነን።
2: አቶ ቤኒ፣ በመጀመሪያ እስኪ ወደ ቃለ መጠይቆ መግባታችን በፊት ቤኒ ማን ነው? ስለ ራስህ ለአድማጮች አስተዋውቅ በትንሹ።
3: ኦኬ፣ ሻሎም ለኩላም። አኒ ቤኒ በን 40 ሚያሽዶድ አኒ ባሚ ረካ ሽል ተክቡራት ቡሪድ ቀረብ ለ 15 ሸነ ሲቲ ኩል ሚኒ ተፍኪሊም ሚውሊም במהלך השנים שלי ראיתי שיש קשיים, במיוחד לאנשים מהקהילה שלי, לקבל מעטפת לצורכי עבודה. הקהילה שלנו הם אנשים ביישנים, הם אנשים מופנמים. הם לא תמיד אומרים את הבעיות שיש להם או מה מפריע להם. ועם הזמן ראיתי שיש צורך וביקוש להביא מעטפת כלשהי לקהילה. משם התחלתי לפתח מוצר. מוצר שישבתי עליו יום ולילה. אני עובד על המוצר הזה קרוב לשלוש שנים. הכל ממומן כמובן מהכיס שלי, ומשם התחלתי לשאול שאלות, להגיע לעומק של העניין, לשאול לאנשים מה מפריע להם בתחום הזה, ובסוף גיבשתי איזשהו רעיון מוצק.
2: אני תרגם אותך, בני, נגדיך, בארבע מתיד מכלל, גניאל לא השטוד, כתמנו הרינה נימת, אהותם, מנשאי כטרנספורט אגלגלות נו, לברכת המתת, נגדיך, היהוד כהגת אמין, נגניה מהברסב, מפתי יספל לגאו,

0: ወርቅ ዘሸቴ በቀጣይ ወድ የሚደርሰን አዳዲስ ዜናዎች መረጃዎች ይደርሰናልና አሁን የደረሰን መረጃ በመከላከያ ሰራዊት ታማጆር ሹም በተገኙበት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመምሩት የካቢኔ ደህንነት ሚኒስትሮች ከትናንት ማምሻውን ስብሰባ አድርገው ነበር። ይህን በተመለከተ በተለይ በሰሜኑ ክፍል ባለው የሽብር ፈጣሪ ድርጅትን በተመለከተ ታማጆር ሹሙ ለሚኒስትሮች የሰጡት አስተያየት አለ። ምን ነበር?
1: ኢሻያው ቀደም ሲልም ባችንሹ ባጭሩ ለመረካካት ለማየት ሞክረናል። ይነርሰ ጉዳይ እንዳልከው ትናንት ምሽት በተካሄደው የደህንነት ካቢኔ ሚኒስትሮች ስብሰባ ያው የደህንነቱ መዋቅር ኃላፊዎችና የተወሰኑ ሚኒስትሮች ነው እንግዲህ የደህንነት ሀገራዊ ጉዳይ ነው ስብሰባው የተሳተፉትም እነዚህ ባለስልጣናት ናቸው። ኢታማጆር ሹሙ እንዳሉት በሊባኖስ እንግዲህ ያለውን ጉዳይ በሚመለከት ነው። የመከላከያ ሰራዊቱ በአሜሪካ ጫና ምክንያት በሊባኖስ በተለይ በዋና ከተማዋ በቤሩት አካባቢ የሚገኙ ሂዝቦላ ተቋማትን ሂዝቦላ ድርጅቶችን እያጠቃ ስላልሆነ ማጥቃት እንዲጀምር መከላከያ ሰራዊቱ ላይ እንግዲህ በራክፋን በተባለው ተንሳፋፊ ድሮን ወይም ቁስ በሚደርሰው ጥቃት ምላሽ ይሆን ዘንድ በቤሩት የሚገኙ ሂዝቦላ ተቋማት ላይ ጥቃት መውሰድ አለበት መከላከያ ሰራዊቱ። ይሄን ያደረግን አይደለም ምክንያቱም የአሜሪካ ጫና ስላለ በዛ ጫና ምክንያት ጥቃቱ እየተወሰደ አይደለም የሚል ሐሳብ ነው እንዳቀረቡ የሚነገረው። የተኩስ አቁም ስምምነቱ ከተደረሰ በኋላ በተለይ ራድዋን የተባለው የሂዝቦላ ድርጅት የተዋጊ ኮማንዶ አዛዥ ላይ እርምጃ ተወስዷል በእስራኤል መከላከያ ሰራዊት አማካኝነት። እንግዲህ ከዚህ ውጪ ተኩስ አቁም ስምምነቱ ከተደረሰ በኋላ ከባድ የሚባል ጥቃት እንዳልደረሰ ነው በሂዝቦላ ድርጅት ላይ። ግን ያው እንግዲህ ትናንት ኢታማጆር ሹሙ ባቀረቡት ሐሳብ ዙሪያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምናልባት እሳቸው እንግዲህ ፈቃድ ከሰጡ እስካሁን ያለው አሰራር ላይ ለውጥ ይደረግበትና መከላከያ ሰራዊቱ ጥቃቱን አጠናክሮ ይቀጥላል ተብሎ የሚጠበቀው
0: ኢታማጆር ሹሙ ባለው ይህ አሸባሪ በመኖሪያ ሰዎች ሰላማዊ ዜጎች በሚኖሩ ፎቆች ህንጻዎች እየተሾከለከ ስለሆነ አሁን በተኩስ አቁም ጋር ምክንያት በማድረግ የመከላከያ ሰራዊት እንደው ይከባል የማጥቃት እርምጃ ይወስድ ነበርና ኢታማጆር ሹሙ ያሉት እንደመሰሳለን የተወሰኑ ህንጻዎችን እናወድማለን የሚለውን ሐሳብ ምናልባት ተግባር ላይ ይሆን ይሆን
1: እንግዲህ አይታወቅም። የጠቅላይ ሚኒስትሩን ፈቃድ ይጠይቃል ነው የተባለው ተግባራዊ ለማድረግ ይሄን ሐሳብ በሂደት ይታያል። አሁን እንግዲህ በሰሜን እስራኤል በኩል የተፈጠረ ያለው ሁኔታ አሳሳቢ ነው። መከላከያ ሰራዊቱ በጣም ከባድ መስዋዕትነት እየከፈለ ነው ያለው።
0: ጥሩ ወደ ሁለተኛው ርዕሰ ጉዳይ መከላከያ ሰራዊታችን በኩልነት ወታደር እና የማገልገል አስፈላጊ ነው የሚለው ህግ ጋር በተያዘ የሃርዲም ሃይማኖት አጥባቂ ወጣቶች አሸፈረን እያሉ ነው። ትዛዝ ይቀበላሉ ወደ ጦር ሰፈር እንዲደርሱ ደብዳቤ ትዛዝ ይደርሳቸዋል ግን እምቢ ያሉ ነው። አሁን ምንድነው የመከላከያ ሰራዊቱም እነዚህን የወታደራዊ ፖሊስ ተከታትሎ ይዛቸዋል ያስራቸዋል ነበርና አሁን ምን ይጠይቃል መከላከያ ሰራዊቱ?
1: እንዳልከው እንግዲህ ወደ መከላከያ ሰራዊቱ እንዲዘምት ደብዳቤ ወይም ትዛዝ ተሰጥቶት በሰዓቱ ዘመቻ ጣቢያ ላይ የማይገኝ አካል ወይም ወጣት በዚህ ምሽጣራ ጽባይት ወይም መከላከያ ሰራዊቱ የፖሊስ ፈልጎ ያው በቁጥጥር ስር ያውለዋል አስፈላጊ እርምጃ ይወሰዳል። የተለመደ አሰራር ነው ፖሊሳዊ አሰራር ወይም ወታደራዊ አሰራር። አሁን የሃረዲ ማህበረሰብ እንግዲህ እንደምናውቀው የሃይማኖት ትምህርት የቴሽፋ ተማሪዎች በተደጋጋሚ ትዕዛዝ እየተላከላቸው ያው አይሄዱም አይዘምቱም ወደ ዘመቻ ጣቢያዎች በጊዜው በሰዓቱ አይደርሱም። አሁን መከላከያ ሰራዊቱ ያቀረበው ጥያቄ ምንድን ነው? ለፖሊስ ወታደራዊ ክፍል ከሚቀጥለው ወር መጀመሪያ ጀምሮ በጣም በርካታ ትዕዛዞች ተልከው በሰዓቱ ስላልመጡ የሚዘምቱ አካላት ወይም ወጣቶች የሃረዲ ማህበረሰብ ወጣቶችን እንግዲህ በቁጥጥር ስር ለመዋልና አጠቃላይ ያው የሚሰሩበት አካሄድ ለማስቀጠል በሃረዲ ማህበረሰቦች ላይም ፖሊስ እንዲያስብበትና እንዲመድብ በበጀትም በሰው ኃይልም በኩል ፖሊሶች እንዲመድብ የፖሊስ ወታደሮች ወታደራዊ አካል ኃይል እንዲመድብ የሚል ጥያቄ አቅርቧል። ለሚቀጥለው ወር መጀመሪያ ጀምሮ እንግዲህ እንዲህ አይነት አሰራር እንደሚቀጥል ነው በመከላከያ ሰራዊቱ በኩል የተላለፈው።
0: የሌላ ፈጥ ጠበቅ ያለ እርምጃ ይወሰዳል ማለት ነው። መከላከያ ሰራዊቱ የሰው ኃይል ወታደር እጥረት እንዳለው በተደጋጋሚ እየገለጸ ነውና
1: ጥሩ እንግዲህ ሻየው ያው ይሄን ይመስላል በሚሽቱ ስርጭታችን እንደገና በሰፊውን መለከተዋለን። ስርጭታችን ተጠናቀቀ። ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለኢላይ ቢንሻባት ምስጋና ይድረሰው። እንዲሁም ያስተናገርናችሁ
0: ሰጠይ ዘመነ
1: ሻየው ደጉና
0: ወርቅነሽቴ
1: ነበርን። መልካም ቀን። 7 ሰዓት ላይ ትክክል እንገናኛለን። እሺ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሁለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ቴት በሲቫን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 25 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 17 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ሳምንታዊ ህግና ፍትህ ፕሮግራም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም በተለያዩ ርዕሰ ጉዳዮች ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። የአረብ ማህበረሰብን የሚወክለው ረአም የተባለው ፓርቲ ሊቀመንበር ማንሱር አባስ ፓርቲያቸው ሽብርተኛነትን ይደግፋል በሚል በምርጫው እንዳይወዳደር ለማድረግ እየተሰራ ነው በማለት ተቹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ለመድረስ የሚካሄደው ድርድር ግስጋሴ እየታየበት መሆኑን አስታወቁም። የእስራኤል ብሔራዊ ባንክ ወለዱን በአንድ አራተኛ እጅ ለመቀነስ መወሰኑን አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ከሂዝቡላ የሽብር ጥቃት መሰረተ ልማቶች አቅራቢያ የሚገኙ ነዋሪዎችን አካባቢውን እንዲለቁ መልእክት ካስተላለፈ በኋላ ጥቃት ማድረሱን አስታውቋል። በተመሳሳይ ቡርጅ ሽማሊ በተባለው አካባቢና ጾር በተባለችው ከተማ የሂዝቡላ የሽብር ግንባታዎች ላይ ጥቃት መድረሱ ታውቋል። ይህ በዚህ እንዳለ ትናንት በደቡብ ሊባኖስ የሂዝቡላ አሸባሪዎች በተኮሱት ራክፋን ወይም ድሮን የህይወት መስዋዕትነት የከፈለው የአምሳ አለቃ ኖራይ ሌዘር በኢላት በሚገኘው ወታደራዊ መካነ መቃብር የቀብር ስነስርዓቱ ተፈጽሟል። የአምሳ አለቃ ኖራይ ሌዘር የኢላት ከተማ ኗሪ የ19 ዓመት ወጣት ሲሆን በመከላከያ ሰራዊት ውስጥ የምህንድስና ክፍል ጦር ተዋጊ ነበር። ነፍስ ይማር። የሂዝቡላ አሸባሪ ወደ ሰሜን እስራኤል ያስወነጨፈው ያለ ሰው የሚበር አይሮፕላን ምቱላ በተባለው ሰፈር በአንድ መኖሪያ ቤት ጣሪያ ላይ ጉዳት አደረሰ። አንድ ሰው በቀላሉ ሲቆስል በህንፃው ላይ ጉዳት መድረሱ ተገልጿል። የምቱላ ሸንጎ ምክትል አስተዳዳሪ አቪ ናዲቭ ከመከላከል ወደ ውጊያ መግባት አለብን፣ ነገር ግን አሜሪካ እጃችን ስላሰረችን የገሊላን አካባቢ ልናጣው ነው፣ በጦርነት ጥላ ስር መኖር አይቻልም ብለዋል። በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ አቪ ናዲቭ
2: בדיוק עכשיו שאנחנו מתכוננים גם לשידור שני מיירטים יצאו מעל ראשנו פה והיו שני עירותים. מצב הזוי, מצב לא הגיוני, אש בלי הפסקה. אנחנו חיים תחת איום תמידי, די, מספיק, עייפנו. אנחנו באמת מוכנים לשבת חודש היום במקלטים רק להבין שצהל ומדינת ישראל עושים את העבודה. מספיק להתגונן, עייפנו מלהתגונן, רבותיי.
1: አቪ ናዲቭ ቃለ መጠይቅ ሊደረግላቸው የተዘጋጁ በነበረበት ጊዜ ሁለት ጸረ ሮኬት መተኮሱን ገልጸው የምንገኝበት ሁኔታ ከባድ ነው፣ ሁኔታው ፍትሃዊ አይደለም፣ በጦርነት ጥላ ስር በዛቻ ውስጥ መኖር ያደክማል፣ ይበቃናል፣ አንድ ወር ያክል በመከላከያ ክፍል ለመቀመጥ ዝግጁ ነን፣ መከላከያ ሰራዊቱና መንግስት ስራቸውን ይስሩ፣ በመከላከል ውስጥ መኖር ደክሞናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ የሚካሄደው ድርድር ግስጋሴ እየታየበት መሆኑን አስታወቁ። ዶናልድ ትራምፕ ስምምነቱ መካከለኛውን ምስራቅ ያካተተና ሰፊ ይሆናል ወይም ከነጭራሹ አይኖርም በማለት በማህበራዊ ትስስር ገጻቸው ላይ በጻፉት መልእክት ገልጸዋል። ይህ በዚህ እንዳለ ትራምፕ መንግስታቸው እያካሄደ ያለውን ስምምነት ሂደት ለሚተቹ አካላት በ2015 ዓ.ም ምረት ከነበረው የኒውክሌር ስምምነት በተቃራኒ በእጅጉ የተሻለ ስምምነት ነው ሲሉ ትችቱን ውድቅ አድርገዋል። ترامپ به کنگرنسو یه دموکراسی نه یه ریپبلیکان پارتی آبالتن تشنافی وچ با مالتن نه تچه تاچون ودک با مادرک سمه منتو به پرزیدانت باراک اوباما زمن منگستن دن برو به کت تاوده نیکلر تور مساری گمباتا یه میامرا سیهون یه تلی یه ناس فلگینو به امریکا دهننت علی دراد درم بلوال የሐረዲ ማህበረሰብ ወጣቶችን ወደ መከላከያ ሰራዊት እንዲዘምቱ በሚደረገው እንቅስቃሴ የጥሪ መልእክት ደርሷቸው ወደ ዘመቻ ጣቢያ ያልሄዱ ወጣቶችን በቁጥጥር ስር ለማዋል ወታደራዊ ፖሊስ ኃይል እንዲመደብ የእስራኤል መከላከያ ሰራዊት ጥያቄ አቀረበ ተባለ። ወታደራዊ ፖሊስ ክፍል በሚቀጥለው ወር መጀመሪያ ላይ እንቢተኛ የሐረዲ ሃይማኖት ተማሪ ወጣቶችን በቁጥጥር ስር ለማዋል በቂ ኃይል እንዲመደብ የጠየቀ ሲሆን ዘመቻውን ለማስኬድና የሚያስፈልገውን ኃይል ለመጠየቅ ሰሞኑን የሚካሄደውን ውይይት ተከትሎ ሲሆን ጥያቄው የቀረበው ከፍተኛው ፍርድ ቤት ባጋጽ በፖሊስ ስራ አፈጻጸም ላይ ከባድ ትችት ቢሰነዝርም ባለፈው ጊዜ የፖሊስ አዛዡ ዳኒ ለቪ ለተመሳሳይ ዘመቻ ኃይል ለመመደብ ፈቃደኛ እንዳልሆኑ ተገልጿል። ፖሊስ ባለፉት ወራት ባደረገው ውይይት የድንበር ጠባቂ ፖሊሶችና ተጠባባቂ ወታደሮች ለተጨማሪ ተልእኮ ቅድመ ዝግጅት እንዲያደርጉ እንዲፈቀድላቸው የጠየቀ ሲሆን ነገር ግን ጥያቄው በጊዜው ተቀባይነትን አላገኘም ተብሏል። የአረብ ማህበረሰብን የሚወክለው የራአም የተባለው ፓርቲ ሊቀመንበር ማንሱር አባስ ፓርቲያቸው ሽብርተኛነትን ይደግፋል በሚል በመርጫ እንዳይወዳደር ለማድረግ እየተሰራ ነው በማለት ተናገሩ። ማንሱር አባስ የራም ፓርቲ ሽብርተኛነትን ይደግፋል በሚል የሀገር ውስጥ ደህንነት ተቆጣጣሪ ክፍል ሻባክ አስተያየት እንዲሰጥበት በእቅድ እንዲሰራ የጥምር መንግስቱ ጠይቋል ብለዋል።
3: אנחנו פונים לרשויות המדינה והחוק לנהוג באופן אחראי ממלכתי במיוחד לשב"כ לשמור על המשטר הדמוקרטי ומוסדותיו ושלטון החוק ולא להיות כלי שרת בידי פוליטיקאים שרוצים להכריע את תוצאות הבחירות בדרך לא דמוקרטית. תשובתנו כמובן שתבוא בקלפי.
1: ማንሱር አባስ የሀገሪቱን ባለስልጣናትና ህጋዊ አካል በተለይም የሻባክ ድርጅት ዲሞክራሲያዊ ስርዓቱን ተቋማቱንና የህግ የበላይነትን በኃላፊነት እንዲጠብቅ የምርጫውን ውጤት ዲሞክራሲያዊ ባልሆነ መንገድ ለመወሰን ለሚፈልጉ አካላት መሳሪያ እንዳይሆን ጥሪ እናቀርባለን በማለት ውጤቱ በመርጫ ሳጥን ይረጋገጣል ማለታቸው ታውቋል። ማንሱር አባስ በክነሴቱ ከፓርቲያቸው አባላት ጋር ባደረጉት ውይይት የእስራኤል ብሔራዊ ባንክ ወለዱን በ1/4 እጅ ለመቀነስ መወሰኑን አስታወቀ። የእስራኤል ብሔራዊ ባንክ ባንክ እስራኤል ወለዱን ከ4 ወደ 3.34% ዝቅ ለማድረግ መወሰኑ ታውቋል። ባንኩ ወለዱን ከቀነሰባቸው ዋና ዋና ምክንያቶች መካከል አንዱ የገንዘቡ ግሽበት መቀነሱና የእስራኤል ገንዘብ ሸቀል ዋጋ መጠናከሩ ነው ተብሏል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ88 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ35 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገ ከዛሬው ጋር ተመሳሳይ ነው። ከነገ ወዲያ ረቡዕ ሙቀቱ ቀንሶ ቀዝቀዝ እንደሚልና ሐሙስ ሙቀቱ እንደሚጨምር የአየር ንብረት ትንበያ ባለሙያዎች ካላኩልን ዘገባ መረዳት ይችላል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 24 በሃይፋ 23 በቤርሸባ 27 በኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ በርካታ ርዕሰ ጉዳዮች አሉ በሀገራችን ባለማችን። ዋናው ርዕሰ ጉዳይ ግን የሀገራችን ማና ርዕሰ ጉዳይ ያለማችን መነጋገሪያ ርዕሰ ጉዳይ በኢራንና በአሜሪካ መካከል እየተካሄደ ያለው የሰላም ድርድር ነው። እንግዲህ የሰላም ስምምነት ላይ ለመድረስ የሚካሄደው ድርድር ግስጋሴ እየታየበት እንደሆነ ከምንጊዜውም በበለጠ ሁኔታ መቀራረብ እንደታየ ትናንት ጀምሮ በርካታ መረጃዎች ወጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ስምምነት ኢራንን በጭራሽ የኒውክሌር ባለቤት አያደርጋትም። ስምምነቱም በጣም ከበፊቱ 2015 ዓ.ም ላይ ከነበረው የኒውክሌር ስምምነት የተሻለና የተለየ አስፈላጊ ነው፣ ለአሜሪካ ደህንነት አስፈላጊ ነው፣ በአሜሪካ ደህንነት አልደራደርም በማለት በተደጋጋሚ እየተናገሩ ናቸው። እንግዲህ በ2015 ዓ.ም የነበረውን ስምምነት ያኔ 2015 ዓ.ም ላይ የአሜሪካ ፕሬዚዳንት የነበሩት ፕሬዚዳንት ባራክ ኦባማ ናቸው። እንግዲህ እሳቸው ዘመን ላይ የተደረሰው ከኢራን ጋር የነበረው የኒውክሌር ጦር መሳሪያ ግንባታዋን በሚመለከት የነበረው ስምምነቱ ጥሩ እንዳልሆነና ኢራን ስምምነቱን ተገን በማድረግ የኒውክሌር ግንባታዋን እያስኬደች እንደነበረ ነው የሚነገረው። ትራምፕ በእጅጉ ተቃራኒ ነው የሚሉት አሁን ደግሞ ያ ስምምነት ያው የኒውክሌር ጦር መሳሪያ ግንባታውን ኢራን እንድታስቀጥል ምቹ ሁኔታ የፈጠረ ቢሆንም የአሁኑ ግን በተቃራኒው ከዛ የተለየ ነው። እንደውም ስምምነቱ አጠቃላይ መካከለኛውን ምስራቅ ሰፋ አድርጎ የሚይዝ በርካታ ሀገራት በዚህ ስምምነት ስር ሊሳተፉ የሚችሉበት ስምምነት መሆን አለበት፣ እንደውም እንደዛ ካልሆነ ይቀራል እያሉ መሆናቸው በሰፊው እየተነገረ ነው። ዛሬ በሚወጡ መረጃዎች ስምምነቱ ወይም በጣም አስተማማኝና ጥሩ ስምምነት ይሆናል ወይም ከነጭራሹ ይቀራል ብለዋል። አሁን ደግሞ ቆየት ብሎ መሸት ከእንግዲህ ቅርብ ጊዜ የወጣ ዘገባ ነው። ትራምፕ እንደሚሉት የተለያዩ የመካከለኛው ምስራቅ የአረብ ሀገራት በአብርሃም ስምምነት ስር መካተት አለባቸው ይላሉ ማለታቸው ተገልጿል። የአብርሃም ስምምነት እንግዲህ የመካከለኛው ምስራቅ ሀገራት እንዲሁም ሞሮኮን ጨምሮ ሱዳንም ያው መንገድ ላይ ነበረች ወደ ስምምነቱ ለመካተት በራሷ ችግር ምክንያት መጨረሻ ላይ ብዙ ያልተቋጩ ነገሮች ቢኖሩም አራት ሀገራት የአረብ ሀገራት ከእስራኤል ጋር ስምምነት ላይ ደርሰዋል። ይህ ነው እንግዲህ አብርሃም ስምምነት ተብሎ የሚጠራው። አሁን ሳውዲ አረቢያ፣ ካታርና ፓኪስታን ሶስቱ ሀገራት በዚህ በአብርሃም ስምምነት ስር መሳተፍ አለባቸው፣ ግዴታ ነው መሳተፋቸው ማለታቸውን አሁን ምሽት ላይ የሚወጡ መረጃዎች እየተመለከቱ ናቸው። እንግዲህ በስምምነቱም ከኢራን ጋር በሚካሄደው ስምምነትም ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም እያሉ ናቸው። ኢራን በበኩሏ የኒውክሌር ጦር መሳሪያ ግንባታን በሚመለከት ስምምነቱ ከተፈረመ በኋላ በሂደት የምንወያይበት ርዕሰ ጉዳይ እንጂ አሁን ቅድሚያ ሰጠ ልንወያይበት የሚገባው ወይም ለውይይት የሚቀርብ ርዕሰ ጉዳይ አይደለም ማለቷ እየተነገረ ነው። ቀደም ሲል በወጡ መረጃዎች ደግሞ ያው አንዱ እንግዲህ አወዛጋቢ ጉዳይ ኢራን ውስጥ የሚገኘው ይሄ ኡራኒየም የተባለው የኒውክሌር ጦር መሳሪያ ለመገንባት ዋና መሳሪያ የሚሆነው የተብላላ የኡራኒየም ንጥረ ነገር የኡራኒየም መጠን ነው። ከ400 ኪሎ ግራም በላይ የተብላላ ኡራኒየም ኢራን ውስጥ መኖሩ እንዳላት ነው እንግዲህ የሚነገረው። ያን አላስረክብም ማለቷ ነበር። አሁን ዛሬ ግን ኢራን ልታስረክብ እንደምትችል አንድ የኢራን ባለስልጣን በሳውዲ አረቢያ መገናኛ አውታር ወይም ቴሌቪዥን በሰጡት ቃለመጠይቅ ወይም ቃለምልልስ ኢራን ልታስረክብ እንደምትችል መናገራቸው ታውቋል። አስቸጋሪ ነው፣ አንዳንዴ ታስረክባለች ነው የሚባለው፣ አንዳንዴ አታስረክብም አላስረክብም ብላለች። ይህ ነገር ያው እንደ ኒውክሌር ጦር ግንባታው አወዛጋቢ የሆነ ጉዳይ ነው። እንግዲህ በሂደት ሁሉም ነገር በእርግጠኝነት ሲደረስበትና ተግባር ላይ ሲውል የሚታይ ነገር ነው። ያሉ አዳዲስ መረጃዎች በመጠኑ ይህን ይመስላሉ። በርካታ አዳዲስ መረጃዎች አሉ። እንግዲህ ፕሮግራማችን እንዳባቃን ጊዜ ካለን ደግሞ የተለያዩ አዳዲስ መረጃዎችን ወደ እናንተ እናደርሳለን። አሁን ወደ ሳምንታዊ ፕሮግራማችን እናልፋለን። ሳምንታዊ ፕሮግራማችን ህግና ፍትህ
1: ህግና ፍትህ አቅራቢና አዘጋጅ አይቾ ባይ
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን ይሄው በሳምንቱ ፕሮግራሙን ሰዓታችን ይዘን ቀርበንላችኋል። ዛሬም እንደተለመደው ህጉ ምን ይላል በሚለው ዙሪያ ለመወያየት የህግ ባለሙያ ጠበቃ አቢቢተው መስመር ላይ ይገኛል። ሰላም ጠናስጥልን እንደምን አመሸ?
3: እሺ
2: እናመሰግናለን። በቅድሚያ እጅግ በጣም ነው እናመሰግነው ፍቃደኛ ሆነህ ስለቀረብክ።
3: ያል ነገሮች ለህብረተሰባችን በጣም ገንቢና አስፈላጊ ስለሆኑ እንደዚህ ቀርቦ ለህዝቡ ማቅረብ መመለስ በጣም ቆንጆ ነው። ደስ ይላል። አመሰግናለሁ።
2: እግዚአብሔር እንግዲህ ካንተ ጋር ያው ልንወያይ የፈለግ ነው። በተለይ አንዳንድ ጊዜ አሁን መቼም በህይወታችን ውስጥ ብዙ ገጠመኞች ያጋጥሙናል። ያላሰብናቸው ያልጠበቅናቸው ጉዳዮች፣ ነገሮች ካሰብናቸው ቀርቶ እንዳላሰብናቸው ይሄዳሉ። እንደው ከነዚህ ነገሮችም አንዳንዴ አብዛኛውን ጊዜ ማለትም ይቻላል ብዙ የውጣ ውረድ የህይወት መሳቅል የሚሆነው ፍቺ በተመለከተ ዙሪያ ነው። እንግዲህ ምንም እንኳን ከአሁን በፊትም በአንዳንድ ፕሮግራሞች በዚህ ዙሪያ ብንወያይም አይበለውና አንድ ሰው ወደ ፍቺ ከመሄዱ በፊት ምን ማድረግ አለበት? ምን መሰራት አለበት? ምክንያቱም ወደ ኋላ ብዙ ጉዳዮች ማየት ስላለብን ነውና እንደው ምን ይላል ህጉ? በህጉ መሰረት ቅድመ ተከተል ይዘን ስንመጣ እስኪ በዚህ ያለው ሁኔታን ዘርዝረልን።
3: እንግዲህ ከሁሉ በአስቀድመን የቤተሰብ ጉዳይ ፍርድ ቤት ወይም በቤተሰብ ውስጥ አለመግባባት ሲፈጠሩ፣ መፋታት ሲመጣ የመሳሰሉትን ነገሮች ለመወያየት ሁለት አይነት መስመር አለ እስራኤል ሀገር ውስጥ። አንደኛው የልጆችን ማሳደጊያ ማዞኖት የምንለውን ልጆችን መንከባከብ የንብረት ክፍያን በሚመለከት የቤተሰብ ጉዳይ ፍርድ ቤት ቤት ምሽፓን ለኒን የምሽፓ የሚባለው እሱ ነው የሚመለከተው። ሌላው ደግሞ ፍችን በሚመለከት ይሁዲ ከሆኑ ቤትዲን ራባኒ ነው ባሉበት አካባቢ። ግን አንዲት ሴት ለመፋታት ታሰበች እና ፈለገች መጀመሪያ መሄድ ያለባት ወደ ቤት ምሽፓት ላይ ነው የምሽፓ ነው ወደ ቤተሰብ ጉዳይ ፍርድ ቤት። እንዲያውም ዛሬ ህጉ ምን ይላል? ባልና ሚስት ተጣልተው ዝም ብሎ ዘውሎ ፍርድ ቤት ተመረሳቸው በፊት ችግር ያለበት ቢቻል ተባብረው ባይቻል ደግሞ አታለው የሚለው እንደ ሶሻል ወርክ ሰራተኛ ማህበራዊ ጉዳይ ሰራተኛ የሚመስሉ በፍርድ ቤት የተመደቡ ሰራተኞች አሉ። ሁሉ እንዲህ ያለ ችግር አለብኝና ምን ማድረግ አለብኝ ብለው ያማክራሉ። ቀን ይቀጠርላቸዋል። የባሏን ስልክ ቴሌፎን ስም ትሰጣለች። በዚያ መሰረት ቀን ይቀጠርና ሁለቱም ተቀረቡ ችግራችሁ ምንድን ነው ተብሎ ይስማሙበትን ሁኔታ መፍጠር፣ ካልተቻለ ደግሞ ያው ፍርድ እንትን ወበደ ሳሊቷ ደብዳቤ ለፍርድ ቤት ተሳልፋለች። ከ75 ቀን በኋላ እንግዲህ ማዞኖት፣ ልጅ ማሳደጊያ፣ ልጅ መንከባከቢያ፣ የንብረት ክፍያ የሚል ማቅረብ ይቻላል ማለት ነው። ግን ባልና ሚስት ፈልገው ራባኑት ፍርድ ቤት ሄደው እኛ ለመፋታት እንፈልጋለን ማዞኖቱንም ቤቱንም ንብረቱንም በዚያው አብራቸው አከፋፍሉን ካሉ ክሬካ በከኑት ይባላል። ተስማምቶ ያቀረቡት ስለሆነ ቤታ ዲን ራባኒ ሳምሁት ይከባ ኃላፊነቱን ይወስዳል ማለት ነው። ይሄን ካልነ በኋላ እንግዲህ ፍች ብቻ የሚቀርቡ ከሆነ ያው ይሁዱ ከሆኑ በራባኑት ፍርድ ቤት ነው። ማዞኖት ምናምን ካለ ደግሞ እንዳልኩ ቅድም በቤተሰብ ጉዳይ ፍርድ ቤት ከሆነ ቅድም የተነጋገርነውን ይመለከታል። አይ ሁሉንም አጠቃሎ ቤት ዲን ራባኒ ያፋታን ካሉ ደግሞ ባልና ሚስቱ ቀርበው ይፈርማሉ ማለት ነው።
2: ይህን ሁሉ ከማድረጋቸው በፊት መጀመሪያ ላይ ግን ቁጭ ብሎ መስማማት የሚባል ነገር አለ። ያ ማለት ምንድን ነው? ሁለቱም ቁጭ ብለው ተስማምተው የሚወስኑት ውሳኔ ወይም የሚደርሱበት አማራጭ ነው። ያ ከሆነስ እነሱ በተስማሙበት መንገድ ከሄዱስ ራባኖት ገብቶ የእነሱን አልቀበልም ወይም ይሄ ትክክል አይደለም የማለት መብት አለው ወይም ፍርድ ቤቱ?
3: ራባኖት ወይም ፍርድ ቤቱ እንደዚህ አይልም። ምናልባት ለልጆች ማዞኖት አልከፍልም ቤቱን ውሰጅ እና እንፋታ የሚል ወንድ ሊኖር ይችላል። በዚህ ላይ ራባኑትም ሆነ ፍርድ ቤቱ አይ ማዞኖት ለልጆች ነው የሚከፈል ለእናትዮ አይደለም። ስለዚህ እንዲያውም ህጉ ምን ይላል? እናትና አባት ተመሳጥረው ማዞኖት ሳይጨምሩ ተተፋቱ የንብረት ክፍያ ካረጉ ልጆች ራሳቸውን ችለው እናትን አባትን መክሰስ ይችላሉ ነው የሚለው ህጉ። ስለዚህ በስምምነት ወደው ፈልገው በህጉ መሰረት ባለሙያ ቢጨመርበት ጥሩ ነው። እዚህ ላይ ካደረጉ ራባኑትም ሆነ ወይ ፍርድ ቤት ለምን ማለት አይችልም።
2: ስለዚህ ያው እነሱ ዞሮ ዞሮ ይህ የሚወሰነው የልጆች ማሳደጊያ የሚዞኑት የምንለው በብራይስት የሚወሰነው በፍርድ ቤቱ ነው። ወላጆች ተስማምተው እነሱ አንከፍል ማለት አይችሉም
3: አይችሉም።
2: እሺ፣ ይሄ ከሆነ በኋላ የአከፋፈል ሁኔታ እንዴት ነው የሚወሰነው? እንዴት ነው የሚመጠነው?
3: የአከፋፈል ሁኔታ የማዞኖት ሁኔታ ፍርድ ቤት ነው የሚወሰነው። የልጆችን የማየት ጉዳይ አሁን እንዲያውም እኩልነት የሴቶችና የወንድን እኩልነት አለ ስለሚባል እንደ ድሮው ልጅ እድሜው 18 ዓመት ስተኛውን ድረስ ከእናት ነው። ስለዚህ ባልየው ማዞኖት መክፈል አለበት የሚል ጉዳይ ነበር። አሁን ያቀርቶ በሳምንት የተወሰኑ ቀናት ወይም በአንድ ሻባት እዚህ አንድ ሻባት እዚህ ከእናትም ከአባትም ልጆችን እንዳይነጠሉ ለማድረግ የጋራ ስምምነት ይፈርማሉ። ለምሳሌ የሚኖሩበት ከተማ ንበል ናታንያ ከሆነ ናታንያ ውስጥ የተፈራረሙት ወንድየው ወይም ሴቷ ከዚያው አንድ ከተማ ከሆኑ ይሄዱ እዚያው ይተያያሉ ማለት ነው። አንድ ቀን ይወስዷቸዋል ይመለሷቸዋል በህጉ መሰረት። ግን ከናታንያ የነበረው ወንድ ለቆ ቤርሸባ ቢሄድ ግዴታ እሱ ነው ሁዶ ማየት ያለበት እንጂ ሰትዮቱ ልጆቿን ይዛ እስከ ቤርሸባ ሂጅ የሚላት የለም አይኖርምም። በስምምነት ላይም የተፈረመው ናታንያ ውስጥ ነው። የእሱ አድራሻ የእሷ ማድራሻ ተጽፎ በዚያ መሰረት የሚሆን ጉዳይ ነው።
2: እሺ፣ አሁን አዲስ የወጣ ህግ አለ ወይም የተሻሻለ ህግ አለ የሚባል ነገር አለ። ከሁለቱ አንዱ ማለት እንግዲህ ወንድየው ወይም ሴቷ ወይም ባልና ሚስቱ ማለት ነው በፍች በሚያደርጉበት ሰዓት በስምምነት ሚዞኖት ላለመክፈል አንድ አካባቢ በመሆን ልጆቹን በተራ በተራ የማሳደግ ወይም ልጆቹን በአንድ ላይ የማሳደግ ሁኔታ የሚፈጠር አለ። ይሄ ግን እንዴት ሊሆን ይችላል?
3: እኮ ቅድም እኮ ለማለት ሞክር የሴትና የወንድ መብት አንድ ነው በማለት ልጅ እስከ 18 ዓመት እናት ብቻ የሚሆነው ቀርቶ ዛሬ በአባትም በእናትም እንዲያድጉ ይመረጣል። ከአንድ ከተማ ቢሆኑ ይመረጣል። ስለዚህ ይሄንን የሚያፈርስ ሊከሰስ ይችላል። እኔ ያለ ከተማውን ለቅቄ ሄጃለሁ፣ ርቆኛል፣ አልተመቸኝም፣ መኪና የለኝም፣ ስለዚህ ልጆችን እጄ ማየት አልችልም ወይም ልጆችን አልወስድም ካለ ግዴታ ወደ ፍርድ ቤት ተመልሶ የልጆችን ማዞኖት የሻውት ፕና የሚባል ደግሞ ልጆችን ሚይዝ የመነጽር የጥርስ ህክምና የሚና የጥዩል የምናም የሚከፈለውን በሙሉ ግማሹ እንዲከፍል የሚገደድበት ሁኔታ አለ።
2: እዚህ ላይ አሁን የልጆች ሁኔታ ግን ከሁለቱም ጋር አሁን እንዳልከው እንደዘረዘርክልን ከሁለቱም ሲሆኑ ግን ለልጆች እንግዲህ በቅድሚያ ፍርድ ቤቱ የሚመለከቱ የልጆችን ደህንነት ነው። በልጆቹ ዙሪያ ሲመጣ ለልጆቹ ደህንነት ይሄ ይበጃል ወይ? አንዴ ከዚህ አንዴ ከዛ ማለቱ
3: እንግዲህ በፍርድ ቤትና በማህበራዊ ጉዳይ ሰራተኞች ነገሩ ተጠንቶ ልጆች ከአባት ወይም ከእናት መራቅ ያለባቸውም ሁለቱም እንዳያጡ በማለት ይህን ውሳኔ ወስነዋል። ይህን ከመወሰናቸው በፊት እናትየዋ ወይም አባትየዋ ምን አይነት ሰው ናቸው፣ የመጠጥ ሱስ አለባቸው ወይ፣ የሌላም ተግባር ሱስ አለባቸው ወይ፣ ልጅ ይዘው ማሳደግ መንከባከብ ማስተማር ይችላሉ የሚል ግምጋሜ ይኖራል። በዚያ መሰረት ሁለቱም ደህና ሆነው ከተገኙ ይሄን የጋራ ስምምነት አስማምቶ ፍርድ ቤቱ ምዕራባኖቱን ይለቃቸዋል። ግን ከመካከላቸው አንዱ ከዚህ በፊት በልጅ ጉዳይ አሊሙት በሚሽባህ በሚባለው ተጠርጥሮ ከሆነ ወይም ፋይል ካለው ችግሮች አሉ ማለት ነው። ስለዚህ ዝም ብለው እንደዚህ ያህል እንትን አይሰጡ።
2: ስለዚህ ታይቶ ነው ማለት ነው። እናትን ወይም አባትን ከልጆች የሚማራቁ ሁኔታ ከሁለት አንዱ ብቁ ሆኖ ሳይገኝ ነው የሚባል አባባል አለ። ይሄ ማለት ምን ማለት ነው?
3: ይሄ ማለት ከዚህ በፊት በልጆች ጉዳይ አሊሙት በሚሽባ በሚባለው ፋይል አለው ወይ፣ ታስሮ ነበር ወይ? የእኛ ባህል መቼ የምታውቀው ነው፣ ልጅህ ከትምህርት ቤት ረበሸ ተብሎ አባት ሲጠራ ልጁን በጎን ወስዶ መሆነ ነው ብሎ አታለው ጓደኛ ሆኖ ከማነጋገር ይልቅ መቆጣት ነው የሚቀድመው።
2: እጃችንም ይቀድማል።
3: አዎ፣ እጃችንም ቀደም ይላል። ስለዚህ በትምህርት ቤት ውስጥ የሚገኙት የዋጾት የሚባሉት የትምህርት አማካሪዎች እንዲህ ያለውን ነገር በመጥፎ ደረጃ ስለሚያዩት ብዙ አባቶች ወደ እስር ቤት የተዳረጉበት ሁኔታ አለ ማለት ነው። ስለዚህ ህጉ በደንብ ይከታተላል። የማህበራዊ ጉዳይ ሰራተኞች በፍርድ ቤትም አማካይነት ነገሩ እንዲገቡና እንዲያዩት እንዲፈትሹት ወልን ስምምነቱም ሆነ የፍርድ ቤት የሚበይነውን ተግባራዊ ለማድረግ ያመች ዘንድ የሚያደርጉት ጉዳይ ነው ማለት ነው።
2: አሃም እንበል አንድ ቤተሰብ አብረው ነበሩ ተፋቱ ተለያዩ ሁለቱም እንግዲህ ከሁለት አንዳቸው ቦታ ለቆ ሊሄድ ይችላል አገር ለቆ ሊሄድ ይችላል በዚህ ዙሪያ ቤተሰብ አሁን ልጅን ለማሳየት ሁኔታ የሚባል ነገር አለ ይሄ መጀመሪያ በሚፋቱበት ሰዓት አንድ ከተማ ላይ ስለነበሩ እንበል አሁን እናትየዋ ልጆቹን ይዛ ከነበረችበት ከተማ ለቃ ብትሄድ ባልየው እሷን የመክሰስ ወይም ልጆቹን አምጣ እሷ እንድታሳየው የሚያስገድድ ህግ አለ ወይ?
3: ቀደም ሲል እንደገለጽ ነው በስምምነት ገና መፈረማቸው በፊት እኮ ከተማ ውስጥ እንደሚኖሩ ልጆች የሚማሩበት ትምህርት ቤት ሃይማኖታዊ ትምህርት ቤት ነው ነፃ ትምህርት ቤት ነው ርቀቱ ምን ያህል ነው ቀይረው ላይ ሄዱ የሚል ውል ስምምነት አለ። በዚያ ውስጥ አንዱ ያፈረሰው አካል ወይም ግለሰብ ግዴታ ወይም እንደገና ፍርድ ቤት ሄዶ እኔ ካልነበርኩበት ከተማ ዘመድ ስለሌለኝ ብቸኛ ስለሆንኩ ይረዳኝ ስለሌለ ግዴታ ወደዚህ አለፍ ያለሁና ልጆችን ከእኔ ስላሉ ልጆችን ይዤ አለፍ ያለሁ ስለዚህ አባትየው እየመጣ እንዲጠይቅ እንደገና ከልጆች አባት ጋር ተነጋግሮ መስማማቱ ጥሩ ነው ምክንያቱም ፍርድ ቤት ማለት ከመሄዳችን በፊት ተነጋግረን ተስማምተን ተወያይተን ብደን ማይቻል ከሆነ ነው ፍርድ ቤት ምንሄደው ማለት ነው
2: ስለዚህ እኛ ብንወያይ ቁጭ ብለን ተነጋግረን ብንመካከል ይሻላል ማለት ነው እንበል አሁን ያ ይሄ ግን ከተከሰተ በኋላ ግን እዚህ ላይ ፍርድ ቤቱ የሚያየው አንዲት እናት ልጆቿን ይዛ ሶስት ልጆችም ሁለት ልጆችም አራትም ሊኖራት ይችላል ከነበረችበት ከተማ እየሄደች የግድ የማሳየት በሳምንት ሶስት ቀን ሁለት ቀን የማሳየት ሁኔታ አለ ይሄ አይነት ፍርጃ አሰጣጥ በፍርድ ቤቱም በኩል ስንመለከተው ትንሽ መድሎ ያለበት አይሆንም ወይ
3: መድሎ አይደለም ድሮም እኮ ልጥፋታ ስትል ስምምነት ሲቀርብ አንደኛ ልጆች በዚህ ቀን ከእናታቸው በዚህ ቀን በሻባት በአባታቸው ሁለተኛ የሚማሩበት ትምህርት ቤት ሃይማኖታዊ ነው ነፃ ትምህርት ቤት ነው አባትና እናት ተስማምቶ የሚያደርጉት ነው ስለዚህ እነዚህ ነገሮች አፍራሽ የሆነው የለቀቀችው ሰትዮ ለምን እንደለቀቀች ከዚያው ከፍርድ ቤት ወይም ከራባኑ ተዳ ጉዳዩን በማስረዳትና ግምገማ መቀበል አለባቸው አብዛኛውን ጊዜ ልጆች ከእናታቸው የሚቀሩ ከሆነ ነገሩን አስታውቆ ያለፍኩበት ምክንያት ይሄ ነው ወይም ላልፍ የፈለግኩበት ምክንያቶችን ደርድሮ ነገሩን ማሳመንና በዚያ መሰረት መነጋገር ወሳኝ ነው።
2: ሳንነጋገር እንበል አሁን ፍቺ ከማድረጋችን ስናደርግ በዚህ ዙሪያ አላወራንም አልተወያየንበትም እንበል አልተወሰነም ያው ልጆች ከእናት ጋር ይባልና ይወሰናል በዚሁ ይፋታሉ ግን ወደፊት አገር ለቃ ብትሄድ ወይም አገር ለቆ ብሄድ ምን የሚባለው ዙሪያ ሳልተነጋገሩበት ቀርተው ከሆነ ግን እናት ለቃ ከሄደች የግድ መምጣት አለባት ማለት የግድ እሷ መመለስ አለባት ማለት ነው ልጆችን ይዛ ለማሳየት
3: ከመጀመሪያ ሲፋቱ ልጆችን በመለከት ምን ተብሏል ምን ተበይኗል ነው መጀመሪያ ውል ስምምነት ማከለለ ኦኬ አለፈች ያለፈችስ በምክንያት ከራባኑት ወይም ፍርድ ቤት ሄዳ ነገሩን ማስረዳትና ያው የልጆች አባት እየሄደ እንዲጠይቅ ማድረግ አለበት ዝም ማለት መፍትሄ አይሰጥም አስታውቃ አስገንዝባ መሄድ አለባት
2: እሺ እንበል ፍቹን ጨረስን ሁሉን ነገር የንብረት ክፍፍልም ሁሉንም ነገር አደረግን በመጨረሻ ላይ ከሁለት አንዱ ያኔ አብረን በነበርንበት ሰዓት እኔ የተለየ ወጭ አደርግ ነበር ብሎ እንደገና መክሰስ ይችላል
3: ያውል እንግዲህ ራባኑት ከሆነ የተፋቱት ወይም የንብረት ክፍያ ያረጉት ወይም የማዞኑት ያስፈራዱት ጥቂት ህጉ ለላይ ያለ ነው ግን በፍርድ ቤትም ሆነ በራባኑት በባልና ሚስት መካከል እንኳን ያለፈውን እዳ ከፈይሊል ለምሳሌ የጋራ ሂሳብ ባንክ ይኖራቸዋል ከጋራው ሂሳብ ባንክ አንዱ ሂዶ ቢያወጣ እና መጨረሻ ላይ አንዱ ደግሞ ይሄን ያህል ገንዘብ ነበር ያርጎት ነው ደብቆታል ቢል ለቤት ወጪ አደረኩት ቢል ፍርድ ቤቱ ያን ያህል አስገድደው መሆን የነበረበት የንብረት ክፍያ ሲደረግ አክቷርም ይባላል በፍርድ ቤት የሚሾሙ የሂሳብ ሹሞች ይመረምራሉ ነገሩ በስራ ቦታ ስመጨ ስራ ጀመረ ምን ያህል ፔንሲ ያለው ከረንሽታልሙት ምን ያህል አለው ኩፓት ገምል ምን ያህል አለው ከባንክ የተዘጋ ገንዘብ በእያንዳንዱ ሹም ወይም በሁለቱም ስም ምክንያቱም ያንዱ ገንዘብ በትዳር ላይ ይስታሉ ያንዱ ገንዘብ ላንዱ ነውና ከዚያ መሰረት ያንን ሂሳብ ሆኖ ይሄን ያህል አጠቃላይ ይሄን ያህል ገንዘብ አለ ከዚያ ውስጥ ግማሹ የዚህ ነው ግማሹ የእሷ ነው ብሎ እንትን አክቷሩ ይሰጣል በዚያ መሰረት ፍርድ ቤቱ ያካፍላል ከዚያ ከሆነ በኋላ ባለፈው በነበርንበት ጊዜ እኔ ዳ ነበረ ዳውን ወሰርኩት ለቤት ወጭ ነው በማለት እንደገና መክሰስ አይችልም
2: አሃ ስለዚህ አንዴ ፋይል የተዘጋ ነው ማለት ነው እሺ አቪ በእውነት ለሰጠን ሰፋላ ለውይይት በጣም እጅግ እናመሰግናለን በሚቀጥለው ሳምንትም የዚህን ተከታይ ማለትም ከፍች በፊት አንዳንድ የሚደረጉ ነገሮች አሉ ለምሳሌ ባል ወይም ሚስት የውጭ ንብረት ሊኖራቸው ይችላል አንደኛው ለአንደኛው ሳይያሳውቅ በንብረት ደረጃ ወይም በብር ደረጃ የተጠጡት ይኖራሉ ወይም ሌሎች አንዳንድ ነገሮችን ከሁለት አንዱ እየተደበቁ የሚያደርጉት ነገር አለና በዚህ ዙሪያ መጨረሻ ላይ ከተፋቱ ወይም ከተለያዩ በኋላ ያ ነገር ቢገኝ ቢታወቅ ምን ማድረግ ይቻላል እንደገና ተመልሶ ያን ነገር ቀስቅሶ ለፍቹ ዙር ተመልሶ የሚደረግ ነገር አለ ወይ የለም የሚሉትን በሌላ እንግዲህ በሚቀጥለው ሳምንት ሰፋር ገንጉ ያይበታለን ለአሁኑ ግን እጅግ በጣም እናመሰግናለን እግዚአብሔር ይስጥልን
3: አመሰግናለሁ
0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ደግሞ ከአምባሳደር አለልኝ አድማሱ ጋር እንወያያለን አምባሳደር አለልኝ አድማሱ ስልክ መስመራችን ላይ ናቸው እንወያይበት እንግዲህ ታሪካዊው የሚብጽ አሽሎሞ ወይም ሰለሞን ዘመቻን በሚመለከት ይሆናል እንደሚታወቀው ከ30 5 አመታት በፊት ነበር የዘመቻ የተካሄደው እንግዲህ በዚህ ዙሪያ ዋና ተንቀሳቃሽ ናቸው ዘመቻውን ካካሄዱ ዋናውና የኢትዮጵያ ቤተስራዎች መካከል አንዱ አምባሳደር አለልኝ አድማሱ ናቸው እሳቸው ስልክ መስመራችን ላይ ናቸው ጤና ይስጥልን አምባሳደር እንደምን አመሹ
4: ጤና ይስጥልኝ ወይዘሮ ወርቅነሽ እንደምን አመሸሽ እንዲሁም ለአድማጮች ግን ከዚህ ጋር አንድ ማሳሰቢያ የምናገረው አንተ ብለሽ ብንነጋገር በጣም ደስ ይለኛል።
0: በጣም ጥሩ እንግዲህ ከፈቀዱ አምባሳደር ነው ቲቀርሙ ክነሴት አባል በሁሉም ነገር ማረጉ ይገባውታልኛ ደግሞ እንደዛ ነው ልምዳችን እሺ አንተ ለማለት ሞክራለሁ እሺ
4: እሺ ተያመሰግናለሁ
0: አመሰግናለሁ እንግዲህ አንተ አምባሳደር ይህን ታሪካዊ ዘመቻ በወጣትነት እድሜ ያኔ የመከላከያ ሰራዊት አባል ነበርክ መሰለኝ ባልሳሳት አይደል
4: ወታደርነት ጨርሼ ነበር ሚሉይም ነበር የነበርኩት
0: ተጠባባቂ
4: አዎ
0: የሚገርም ነው ከሰላሳ አምስት አመታት በፊት ከ14000 በላይ የኢትዮጵያ ቤተ እስራኤላውያን ይሁዳውያን ወደ እስራኤል ሀገር የመጡበት በእስራኤል ታሪክ ራሱ ታላቁ ዘመቻ ነው የሚባለው በ1991 ዓመተ ምህረት ከዛ በፊትም ከዛ በኋላም እንደዚህ አይነት ታላቅ ዘመቻ እስራኤል እንዳላደረገች ነው እንግዲህ ከታሪክ ምን ረዳውና እንዴት ነበር እስኪ አስታውሱን 35 አመታት ወደ ኋላ መለስ ብለን አስታውሱ
4: አዎ የበርግት ትላንት ነው ማለትም ይቻላል ከነገሩ በጣም አስፈሪና በጣም የነበረው ወቅቱ በጣም የተጨናነቀ ስለነበር በፍርሃትና በቃ ለወገኔ ለሀገሬ የሚለውን በማንሳት እንደ ትላንት የሚታይ ድርጊት ነው ግን ስንቆጥረው አሁን እንዳልሽው 35 አመት የሆነ ነው እንግዲህ ከእድሜያችንም ጋር ስንጨምረው የወጣትነትን እድሜ ያን የነበርኩበት ነው እኔ ማስታወሰው እና እንግዲህ ሁለት አይነት ሰዎች ነው የነበርን አንዱ ከኢትዮጵያ የመጣነ የህብረተሰቡ አካል የሆነ በዛን ወቅት ወጣቶች የነበርነ ከፊሉ እንዳይበልጡ ማለት ነው ወታደርነት ጨርሰን በሚሉም የነበርነ ከፊሎቹ ደግሞ ወታደርነት እያገለገሉ የኛ ልጆች ማለት ነው የነበሩ ሌሎች ደግሞ ነጮች ደግሞ እንደዚሁ አብረው የተሳተፉበት ወቅት ነው እና ወቅቱ የአሁን አንቺ እንዳልሽው በ1991 ዓመተ ምህረት ኢህአዴግ የሚገባበትና ደርጉ የሚለቅበት

0: ፕላኖች ተሳትፈዋል። ቦይንግ የኢትዮጵያ አየር መንገድም እስራኤል አየር መንገድ የመከላከያ ሰራዊቱ አውሮፕላኖቹ ሁሉ እንደተሳተፉ ነው እንግዲህ ምናየውና እንዴት ነበር ያኔ አዲስ አበባ ብቻ ሳይሆን የኢትዮጵያ አየር መንገድ አዲስ አበባ ብቻ ሳይሆን እዚህ እስራኤል ሀገርም ቤንጎሪዮን የነበረው ክስተት ምን ይመስላል? አያስፈራም ነበር? እንዴት ነው?
1: አዎ እና ያንን ኦፕሬሽን የመሩተኝ የምክትል ኢታማጆር አምኖን ሊፍሽን ሻት ይባላሉ። በዛን ወቅት ሁድባራክ ዋናው ኢታማጆር ነበሩ እና እነሱ ነው ለኛ እንዴት ማድረግ እንዳለብን ምን መስራት እንዳለብን እንግዲህ በወታደርነት ህግና ደንብ መሰረት እነሱ የሚሉትን እኛ ትዕዛዝ ፈጻሚ ነን እና አንድ ነገርም ቢሆን ጦርነትም ቢነሳ ራሳችንም ህዝቡን መከላከል እንችል ያው ብዙን ውስጡን መግባት አልፈልግም ነገር ግን በዛ መልኩ ለኛ ከዚህ እንትን ተሰጠነ መመሪያዎች ተሰጡነ እና በሶስት ከፈሉነ በሶስት ከፈሉነ አንደኛው ግሩፕ ከዛ ከኤምባሲው ሂዶ ሰዎችን ወደ አውቶቡስ የሚያስገባ ነው። ከዛ ከሁለተኛው ግሩፕ ደግሞ ከአውቶቡሱ ደግሞ የገቡትን ሰው ይዞ እስከ ኤርፖርት ድረስ የሚመጣ ነው። ሶስተኛው ግሩፕ ደግሞ ከእንትኑ ከአውሮፕላኑ እታች የመጡትን ሰዎች ማስገባት፣ ከዛ ሽማግሌዎች አሉ ሽማግሌዎች መርዳት፣ ህፃናት ደግሞ ብዙ እናቶች አንዱን አዝለው አንዱን አቅፈው ያሉትን ለነሱ መርዳት እና የኔ በዛ ስራ የነበረ የሶስተኛው ነው። አሁን ያልኩት ከአውሮፕላኑ ሰዎች እንደዛ አድርገው ይዘው ሲመጡ ከኤምባሲው ከአውቶቡሱ አምጥተው አውርደው እየመሩ ይዘው ሲመጡ እኛ እኔ የኔ አባላት የነበር ነው እነዛን ሰዎች ማስገባት መርዳት ነው። ከዛ በኋላ ደግሞ አውሮፕላኑ ሲሞላ በረራ እያደረግን እነሱን አይዟችሁ፣ ምን ትፈልጋላችሁ፣ ማነጋገር፣ አሁን ከዚህ ደርሰናል፣ መቼም ማረጋጋት ነበረ እና በዚህ መልኩ ነው ተመድበን የሰራ ነው። ሁላችንም በዚህ በሶስቱ ግሩፕ ነን የሰራ ነው። እና በጣም በወቅቱ የነበረው በጣም አስፈሪ ነው የነበረ። ምክንያቱም በዙሪያው ወታደሮች የሚጠብቁ አሉ። የዛው የኢትዮጵያ ወታደሮች ዙሪያውን አንድ የሆነ ነገር እንዳይሆን ራሳቸው ማስገቡን የሚሉም ነበሩ በዛው አካባቢ። ግን ጠቅለል ባለ መልኩ በጣም አስፈሪ በሞት መሀል ነው። አሁን እኛ ስንወጣ እኔ እንጃ ሌሎችን አላውቅም ስንሄድ እኔ ለእናቴ አልተናገርኩም መውጣቴን። ምክንያቱም እንደዚህ አይነት ቦታ ሊሄድ ነው ብዬ ብል ያው እንደምታውቂው ወላጅ በጣም እንትን ስለሚል አይሰዱም። አዎ እንዲያውም ከዚህ ጋር ልነግርሽ የምፈልገው ወንድሜ ሊባኖን ተዋጊ ጸንካኒም ነበረ የፓራሹት እና እነሱ ወታደሮችን እኛም ባላወቅነው መንገድ የሚሊታሪ እንትናቸውን አውልቀው ሲቪል አስለብሰው ኢትዮጵያ ውስጥ ነበሩ።
0: እናንተ ሳታውቁ?
1: አዎ እኛ አናውቅም፣ ምክንያቱም ብዙውን አናውቅም። እነሱን በወታደርነቱ እንዳደረጉ ሲቪል አስለብሰው ምናምን ብለው መጀመሪያ የወሰዷቸው ከዛ እነሱ ናቸው እያወጡ ከኤምባሲው። በኋላም ደግሞ ተጨመራቸው እነሱ ተጨማሪ። እኔ ለምሳሌ አርብ ነው የወጣሁተኝ፣ አርብ ከሰዓት በኋላ ነው የወጣሁተኝ። ምክንያቱም የእኔ የስራ ምድብ እነሱ አዘጋጅተው ያመጡትን ማስገባትና አዎ መቀበልና ያው
0: የስራ ክፍፍል ነበር በመካከላችሁ። ዘመቻው አርብና ቅዳሜ ነው ነበር?
1: አዎ አርብና ቅዳሜ ነው ነበር። አርብ ማታ ነው ከሰዓት በኋላ የተጀመረ። ይገርምሻል ወርቅነሽ እንዲሁም አዳማጮች፣ እንደዛ ብለን በምንሄድበት ጊዜ ይሄ አውሮፕላኑ ከሰዓት በኋላ ሲሄድ መሸት ይላል። ሲሄድ ልክ እንደ እንትን እንደ መርከብ የተያያዘ ነው አውሮፕላኑ። አንዱ በፊት በዛ መካከል እንደዛ

0: ያለ በጣም ክዬ ልክ በገመድ እንደሚጎተት ማለት ነው። አውሮፕላኑ
1: ያው ረኬቤታ ቢሉት ሚሉት ማለት ነው ቫይብሬተር ነው። እነተም እንደዛ ነው
0: በተከክልና በጣም በጣም ስታዩ ከኋላም አለ ከፊትም አለ። በቃ ምን ሆነ ምን ተፈጠረ? አሁንኛ እንደዛ ያደረግን ያው የተፈጠነን ተዛዝ የሰራ አንደኛ ወገኖቻችን ለማውጣት ነው። ሁለተኛ ደግሞ ምን እየተፈጠረ ነው? ምን እየሆነ ነው? ብለን ደግሞ እርስ በርሳችን ደግሞ በቃ የምንጨነቅበት የምናስብበት ምን ይሆን የሚል ብዙ ውጥረት ያለው ነገር ግን በቃ የተሰጠነን ግዳጅ ፈልገን ነው። እንግዲህ ሁላችንም ፈልገን ነው ብንሞትም እንሞት ብን ነገሩን ቢሳካም ብለን እንሄድ ነው። እና እኔ አንዱ ትልቁም ማረሰው ነገር የእስራኤል የላላል ቦይንግ የሚባል 1900 ምናምን ይዛለ አሁን በዛ እንትን ሁላ አንስተውተኝ ወንበር ሁላ ተነስቶ ላይ ደግሞ ሁለተኛ እንደ ሁለተኛ ደረጃ ደግሞ አለው። ያ ሁላ አንስተው ሰው ከታች ተቀምጦ 1200 በአንዱ አውሮፕላን ብቻ እንደዛ አድርገን
1: ተጫጭኖ ማለት ነው እንግዲህ ተጫጭኖ ማለት ነው ሰው በሰው ላይ።
0: አዎ አንዱ ካንዱ ላይ ምንም ወንበር እንትን ሳይኖር ከእናታቸው ከአባታቸው ከዛ አንዳንዶች ወጣቶች ደግሞ ህፃኖችን እንዲያቅፉ እንዲይዙ አዟቸው እርዷቸው ያዙ ምናምን እያልን እኛ እያስተባበርን በቃ ከአውሮፕላኑ በቃ በቃኝ ብሎ አሁን አንድን ነገር የሞላሽ እንትን የምታደርገዋል በቃ ከዛ በኋላ ነው የምናቆም የነበረው እና የነበረው እንትን አሁን በዚህ ሰዓት እያወራን ባለንበት ጊዜ የ35ቱን አመት ነው ወደኋላ የሳብሽ
1: አይደለው በጣም ወደኋላ ይመልሳለው ቀላል
0: ያለውን ትዝታ ያለውን ምክንያቱም እንደዚህ አይነት አስደንጋጭ ነገር ነገር የሚረሳ ነገር አይደለም።
1: እንደው ጊዜ ሰጠን በሰፊው ወያይበታለን። አሁን ካለን ጊዜ አንጻር መቼም ዛሬ ቀኑ ነው ብለን ነው 35ኛ አመቱ እናስታውሰው ባጭሩ። እንደው ባጭሩ ለመጨረሻ ባለን ጊዜ አምባሳደር እንግዲህ በኢትዮጵያ የእስራኤል አምባሳደር ሆነህ ማገልግልሃል። ብዙ ነገሮች እኛን ማህበረሰብም የኢትዮጵያን ማህበረሰብ በደንብ ታውቋለህ። አሊያውም አልተቋረጠም ከዛ ጊዜ ጀምሮ እስካሁን ድረስ አለ አንዴ ከፋ አንዴ ዝቅ ቢልም በአጠቃላይ እንደው ስላለያው ምሰጡ አስተያየት ካለ ባጭሩ።
0: አዎ ይኸውልሽ ወይዘሮ ወርቅነሽ በጣም ይሄ እኛ አሊያ ጉዳይ በጣም በጣም ምልሽ የሚዘገንን ነው። አሁን ባለፈው ለሳምንት 4000 የሞቱ ወገኖቻችን ያስታወስንበት ጊዜ ነው። በሱዳን ህዝቡ እንደዛ ብሎ አልቆ ዛሬም እንኳን ቢወት ያሉትኝ ያንን ጠባሳ ይዘው ችግር ነው ዛሬ ያሉትኝ። ያው እንግዲህ ህይወት ተረፈች በማለት ነው እንጂ ያንን ጠባሳ እስካሁን ድረስ በራሳቸው ውስጥ አለ። ከዛ በኋላ ደግሞ የጦርነቱ ደግሞ ተፋፉሞ ህዝብ አለቀ ህዝባችን አለቀ በተባለበት ጊዜ ነው እኛ ወጥተን እዛ ይሄ 35 ዓመት ፊት የሚብዛ ሽሎሞን የተሳተፍ ነው። ዛሬም ደግሞ በሚገርመው በሚያሳዝነው ሁኔታ ብዙ ሰው በገባነበትኝ ከዚህ ከህብረተሰቡ አካል የሆኑት ወገኖቻችን ከዛ እየተራቡ እየተጠሙ በአዲስ አበባ በጎንደር እንደገናም ደግሞ በተለያየ በገጠሪቱ ዓለም በአሁኑ ሰዓት ይገኛሉ። እንዲያውም የሚያሳዝነው በአሁኑ ሰዓት ያው የኢትዮጵያ እንደምናውቀው የሴኩሪቲ ጉዳይ በጣም አስቸጋሪ ስለሆነ እየተጠለፉ እየተወሰዱ ይህን ያህል ብር አምጡ ቤተሰብ አላችሁ ከዚህ ያለው ህብረተሰብ ምስኪን ነው ደሃ ነው መጥቶ የራሱን የልጁን ማሳደግ ይፈልጋል ገንዘብ የለውም ወደዛ እንዲያውም ትንሽ ትንሽ የላኩ እንዳይሞቱ እያሉ ከጎንደርና ከአዲስ አበባ ከቦታቸው ተፈናቅለው ያሉትን ትንንሽ በመጠኑ አብረን እንዳይሞቱ እያሉ ትንንሽ እንትን ይራዳሉ። አሁን እነዚህ ምስኪን እዛ ያሉት እንዴት ተጠልፈው ይወሰዳሉ? እንዴት ገንዘብ አምጡ የተባለ? አዎ። እና እነዛ ደግሞ ገንዘብ ካላመጡ የሚገደሉበት ለምን? የኢትዮጵያ ሕዝብ ርኅራኄ የለውም? ወገን አይደለንም እኛ? እኔ አሁን ለምሳሌ አሁን አንቺ እንዳልሽው የኢትዮጵያ አምባሳደር በነበርኩበት ጊዜ ብዙ ነው ለኢትዮጵያ ያገለገል ነው ብዙ ነው የሰራውተኝ። እንደው ምልሽ አሁን ፕሮግራሙ አይደለም
1: ያው የሁለቱን ሀገራት ግንኙነት በሚመለከት በርግጥም አው እንኳን እናንተ ዛ ተወልዳችሁ ያደጋችሁት በደንብ ባህሉ የምታውቁት እውነት ነው ማንኛውም አምባሳደር ይሰራል ሁለቱም ሀገር ጥቅም።
0: አዎ። እና ብዙ በሁለቱ እኛ አሁን ትውልድ ኢትዮጵያውያን እኔ በተለይ ማአት ነገር ብዙ ነገሮችን የሰራነው ነገር አለ። ያ ምንድን ነው? በሁለቱ መካከል የኢኮኖሚው የዲፕሎማቲው እንደገናም ደግሞ የሁለቱ ሀገር ደግሞ የዲፕሎማሲ የጠነከረ የቆየ በታሪክ ከነ ንግስተ ሳባና
1: እውነት ነው ታሪኩ ረጅም ነው። እንደ አምባሳደር አሁን ያው ሌላም እንግዳ ስላለን ነው ስልክ መስመራችን ላይ ያው ለማስታወስ ነው ቀኑን ስላደረግነው ውይይት በጣም ነው የምናመሰግነው። እንደተባለው ያው ያለውን አስተያየት ለማወቅ ነው እዛም ያው አሁን የሚጠብቅ ሰው ብዙ ሰው ስላለ በዚህ ዙሪያ ሰፋ አድርገን ሌላ ጊዜ በሰፊው እንወያይበታለን።
0: መልካም። እና ምንድነው አሁን የኔም እንደ አንድ የኢትዮጵያ ቤተ እስራኤል ማደርገው ጥሪ ለመንግስት እነዚህ ሰዎች ባካችሁ እስኪሞቱ አጠብቁ፣ እስኪገደሉ አጠብቁ። እነዚህ ወገኖቻችን ትላንት መምጣት ነበረባቸው። ነገር ግን ያም ባይሆን አሁኑ በአሁኑ ወቅት ባለው ወቅት ከነገ ጀምሮ ከሚቀጥለው ጊዜ ጀምሮ እነዚህን ሰዎች ባካችሁ አምጡ የሚል ጥሪ ነው ያለኝ።
1: በጣም ጥሩ ጥሩ። አምባሳደር አለልኝ አድማሱ በጣም እናመሰግናለን። መልካም ምሽት ይሁንልዎት። በሰፊው እንወያይበታለን በሁለቱም ርዕሰ ጉዳይ።
0: አመሰግናለሁ። እንግዲህ ቢያኔ የመጣችሁ ሰዎችም እንኳን ደስ አላችሁ። እንኳን ምንድን ነው የሚባለው
1: እንኳን ሰላም
0: እንኳን አደረሳችሁ ለ35 ዓመት። ያኔ ደግሞ የተወለዱ ደግሞ ህፃኖች ነበሩ፣ ወደ 3 ነው ወደ 4 የተወለዱ በጉዞ ላይ እንደነበርን እና እንኳን አደረሳችሁ ለማለት ፈልጋለሁ።
1: በጣም ጥሩ። በጣም እናመሰግናለን። መልካም ምሽት።
0: እሺ እሺ። መልካም ምሽት።
1: እናመሰግናለን። አሁን ደግሞ ስልክ መስመራችን ላይ በሊኩድ ፓርቲ የክነሴት አባል ዶክተር ጸጋ ፈንታውን ስልክ መስመራችን ላይ ናት። ጸጋ ጤና ይስጥልን፣ እንደምን አመሸሽ?
2: ጤና ይስጥልኝ ወርቅነሽ።
1: ጤና ይስጥልን። ሰላም ነን፣ እንዴት ነሽ?
2: እኔ እስራኤል አምላክ ይመስገን ደህና ነኝ።
1: በጣም ጥሩ። ጸጋ፣ ሰሞኑን የተለያዩ ርዕሰ ጉዳዮች ይነሳሉ። አንዳንድ ያው አንቺ ስምሽ ተነስቷል ከሚነሱ ርዕሰ ጉዳዮች ጋር ተያይዞ ያለያ ጉዳይ በሆካ ሽቡት ነው እንጂ በሆካ ክኒሳ ለመምጣት አሁን ያለው ሁኔታ አይፈቅድም አልተፈቀደም በሚለው ርዕሰ ጉዳይ ጸጋ ተናግራለች የሚባል ሀሳብ ተነስቷል በሬዲዮም ሌላም አለ። እንዲያው በዚህ ዙሪያ እንግዲህ አንቺን አስተያየት እንዴት ነው ስምሽ ስለተነሳ ምላሽ እንድትሰጭ ነው።
2: ወርቅነሽ፣ በመጀመሪያ ደረጃ አመሰግናለሁ። ነገር ግን በቂ ጊዜ ያለ አይመስለኝም፣ ጊዜያችን አጭር ነው። ለምን ያልሽ እንዱ ሰፋ አድርጌ ማስረዳት ፈልጋለሁ። አንደኛ ይሄን በተመለከተ የተናገርኩት በ140 ቴሌቪዥን ጣቢያ ነው። በዚህ ቴሌቪዥን ጣቢያ የተናገርኩት በግልጽ ነው፣ ትክክል ያስቀመጥኩት ሁሉን ያለውን ተጨባጭ ሁኔታና ሌላው ተመልከች፣ በእስራኤል ሀገር ህግ አለ። በህጉ መሰረት ነው እስራኤል ሀገር የሚሰራውና ይሄን በተመለከተ ገለጻ ያደረኩት በ140 ቴሌቪዥን ጣቢያ በወቅቱ ነው። ይሄውም ከቀሳውስቶችና በአሊያ ጉዳይ የሚንቀሳቀሱ ሰዎች ከጠቅላይ ሚኒስትር ቢንያሚን ናታንያው ጋር እንዲገናኙ ባደረኩበት ቀን ነው። ይሄ ቀን የነበረው ዮም ኢየሩሻላይም ወይም ደግሞ ኢየሩሳሌም የተዋሃደችበት ቀን፣ እኛ ደግሞ የኢትዮጵያ ቤተ እስራኤሎች በሱዳን በረሃ እንደ ቅጠል ረግፈው የቀሩ ወገኖቻችን የምናስብበት ቀን ነበር። መታሰቢያው ስነ ስርዓት ከተሳተፍን በኋላ ቀሳውስቶችና በአሊያ ጉዳይ የሚንቀሳቀሱ ሰዎች ባቀረቡልኝ ጥያቄ መሰረት ከጠቅላይ ሚኒስትሩ ጋር ተገናኝተዋል። ይህ የሆነበት ምክንያት ምንድን ነው? አንደኛ በቀሳውስት መብትም ጉዳይ በሃይማኖት አባቶቻችን ያለ ሃይማኖታችን ዋጋ የለንም፣ ያለ ሃይማኖታችን እስራኤል ሀገር አልመጣንም፣ ትምህርት እውቀት ገንዘብ ይዘን አልመጣንም። ለብዙ ዓመታት ያክል ሃይማኖቱ የተጠበቀው በጠፋውስቶች ባዛውንቶች ነው። በእነሱ ጸሎት በአያት ቅድማያቶቻችን ሃይማኖት መጠበቅ እኛ እስራኤል ሀገር ገብተናል። የእስራኤል አምላክ የተመሰገነ ይሁን። ስለዚህ የነሱም በብትም በተመለከተ ከዛም በተጨማሪ አልያውም በተመለከተ ያለውን ሁኔታ እኔ በክነሴት በኮሚቴዎች ከተለያዩ ባለስልጣናት ጋር ጉዳዩ ከመለከታቸው ጋር ከተወያየሁኝ ከጠየቁት ተጨማሪ ጉዳዩን ደግሞ ሰዎቹ ራሳቸው ቢያስረዱ ይበጃል በሚለው በቀረበልኝ ጥያቄ መሰረት ቀሳውስቶች በአልያም እየተፈቀሱ ተገናኝተናል። ይሄን በተመለከተ ግንኙነቱ እንዴት ነበር በሚለው በማግስቱ በቴሌቪዥን ጣቢያ ያለውን ተጨባጭ ሁኔታ አስረድቻለሁ። ያ ማለት አዲስ ነገር የተጨመረ የለም። ሆካሽውት የሚመለከተው ሰው በህጉ ይመጣል። እኛን የኛን እርዳታ ያስፈልገውም እኔም ሆነ አንቺም ሌላውም ሰው ሊረዳ ያስፈልግም ህግ አለ። በህጉ መሰረት የመንጣት መብት የተጠበቀ ነው። ሆካክኒሳ የሚለው ግን በመንግስት ውሳኔ በአክላታት ሚምሻላ ነው። በመንግስት ውሳኔ ነው እንጂ በሆካሽውት ስላልሆነ የመንግስት ውሳኔ ያስፈልጋል። የመንግስት ውሳኔ ለማካሄድ መንግስት አንድ ላይ ሆኖ መወሰን አለበት። ያ ባይሆን ኖሮ የመንግስት ውሳኔ የማያስፈልገው ቢሆን ኖሮ በሆካሽውት ሁሉም የሚመለከተው ይመጣል። ለምሳሌ ባለፈው ጊዜ የመጡ ሰዎች አሉ በሆካሽውት መሰረት የሚመለከታቸው።
1: ሆካሽውት ነው እንዳልሽው የክነሴት አባል ጥረትም ላያስፈልገው ይችላል።
2: አያስፈልግም። ይሄን ያስረዳሁት በሁለተኛ ደረጃ አንዳንዶቹ ደግሞ ሆካሽውት የሚመለከታቸው በመዝገቡ ሲመዘገቡ ሆካሽውት እንደማይመለከታቸው ሆኖ ስለተገኘ መብታቸው የተሰረዘ ነበር። አሁን ይግባኝ እያቀረቡ ነው የመጡም አሉ። ሆካክኒሳን በተመለከተ በተለይ ካሁን በፊት ከነበረው ውሳኔ በኋላ የመጡ ሰዎች ቁጥር መጥተው መስፈርቱን የሚያሟሉ 1226 ሰዎች አሉ። ይሄን በተመለከተ ነው ትልቁ ጥያቄ ያቀረበ ቀሳውስቶቹም ያስረዱት። በአሁኑ ሰዓት እዛም የሚጠብቁት ሰዎች እንደርስባቸው ጉዳት በደል የሚታፈኑ ገንዘብ መልሱ የተባሉ ሁሉ አምጡ የተባሉ በገንዘብ የሚያዙ እንዳሉ ይሄን አስረዱ። በአልያው የሚንቀሳቀሱትም ቢሆን ሆካሽውት የሚመለከታቸው ሳይመዘገቡ የቀሩ አሉ። ተመዝግበው መዝገቡ ስተት ያልሆናል። ካሁን በፊት በነበረው ምርመራ አዛውንቶች ቀሳውስቶች አገሩን የሚያውቁ ሰዎች ባለመሳተፋቸው ብዙ የተሳሳተ ነገር አለ። ይሄን ነው ቁልጭ አድርገው ያስረዱት ያለው። ከዛ በተጨማሪ
1: ለውጥ አለ በመንግስት በኩል እነሱ ሲያስረዱ ችግሩን ምናልባት እንደው ስብሰባ የተቀጠረ ወይም ውሳኔ ለመወሰን የተያዘ ቀጠሮ ይኖር ይሆን?
2: ቀጠሮ አይደለም። በነገሮችን ከቦታው ተገኝተው ማሰማታቸው ተጨማሪ እኔ ከምጠይቀው ደግሞ የበለጠም ኃይል ነው።
1: አዎ እንደው ጸጋ ሳልጠይቅሽ እንዳልቀር ነው ካለን ጊዜ አንጻር በርግጥ ያለሽን ምላሽ እንድትሰጪ ነው ጊዜውን ሰጥሽልኛል። ሁሉ
2: አጭር ጊዜ ሆነ ያለው
1: የቄሶችን አልዘገየም ወይ? እንደው አሁን አንቺ ቄሶች ጋር እንዳለሽ ቅርበት ክነሴት እንደገባሽ ያው ለቄሶች የሚያስፈልጋቸው ነገር ሁሉ ትሰራያለሽ ነው ሁሉ እንትን ያው የሚጠብቀውና ቄሶች ለስንተኛ ጊዜ ነው አሁን ከጠቅላይ ሚኒስትሩ ጋር ያገናኝሻቸው? ለመጀመሪያ ነው ወይስ
2: ሁለተኛ ጊዜ ነው? ጠቅላይ ሚኒስትሩ ጋር ካሁን በፊትም ተገናኝተዋል። ከጦርነቱ በፊት እንደውም ተገናኝተው ያለውን ሁኔታ አስረድተዋል። ተመልከች፣ እኔ ሚኒስትር አይደለሁም የፓርላማ አባል። የፓርላማ አባል ያለውን ችግር ታቀርባለሽ ለመንግስት ለአስፈጻሚው ኮሚቴ ያ ነው። በዚህ መሰረት ያለውን ሁኔታ አቀርባለሁ፣ ያለውን ሁኔታ ጠይቃለሁ። ከዛ ተጨማሪ ደግሞ ራሳቸው መጥተው ሲናገሩ የበለጠ ኃይል አለው። ችግሩን መብታቸውን በተመለከተ ቀሳውስቶች እነሱም ደግሞ ባሊያውን ጉዳይ የመሳተፍ ፍላጎት አላቸው። አሊያውን በተመለከተ በሁኔታው የሚንቀሳቀሱ ሰዎችም ራሳቸው መጥተው አስረድተዋል። እናንተ በሬዲዮ አልተመለከታችሁትም እንጂ ይሄ ሁሉ በደንብ ፎቶግራፉም አለ፣ በቪዲዮ ሁሉ በቴሌቪዥን 140 ታይቷል። ማየት የምትፈልጉ ካላችሁ
1: በዚህ በሬዲዮ ያለው ጉዳይ ሳይነሳ ብሎ አያውቅም። ያው ይነሳል በየቀኑ
2: ኖ ያደለም። ይሄንን ነው የምልሽ። ቀሳ ውስጥ ጋር የነበረውና የመጀመሪያ ጊዜ አይደለም የነበረው ግንኙነት ይሄ ነው ያለው። ሌላው ተመልከች፣ አሁንም የጊዜ እጥረት ስላለ ሌላ ጊዜ ሰፊ ጊዜ እንድትሰጡኝ ያስፈልጋል። ይህም ማስረዳት አለብኝ። ለምንድን ነው ብትይ ብዙ ሰዎች ነገሩን የተገነዘቡት አልመሰለኝም። የሚናገሩትን በሙሉ ጸጋ አልሰራችም፣ ጸጋ እንዲህ አላረገችም። ያ አይደለም። የሰራሁትን ቢናገሩ ደስ ይለኛል። ያ ሳይሆን ለመመስገን ለመሞገስ ሳይሆን በትክክል ነገሮች ማስረዳት ያስፈልጋል። ለምሳሌ አሁን ወደ ኢትዮጵያ 10 ሰዎች ሊላኩ ነው የሚያጣሩ ሰዎች ሚላኩትኝ አስሩን የገንዘብ ሚኒስትር ነው የሚመደበው ማለት ገንዘቡን የሚመደበው ምስራዳፕኒም ነው የሚልከው የት አካባቢ ነው የሚሄዱ ማጣራቱ በሚለው ለምሳሌ አብዛኛዎቹ የሚሄዱ ትግራይ አካባቢ ነው ይሄ ማጣራት አለ በሌሎች አካባቢም ይጣሩ ሊኖሩ ይችላሉ የተጣሩም እንዳሉ እናውቃለን ስለዚህ ብዙ ጊዜ በሬዲዮ እንዲህ ነገር ሲነሳ ከእናንተ መጠይቃችሁ አንድ ጥያቄ አለኝ ሰዎች በተደጋጋሚ ስለሚያነሱ ሰፊ ጊዜ ስጡኝና በደንብ ላስረዳ ከባሽ ይሄ ነው ያለው አሁን ትላንትና ቀን ብቻ አይደለም በማታው ስርጭትም የነሱም ተነስተዋል ከባሽ ስለዚህ መሆን ያለበት ትክክሉን እንዳስረዳ ሰፊ ጊዜ ያዙና
1: ለማስረዳት ጥሩ ነው
2: ያካል ሆነ በዚህ አጋጣሚ ለወገኖቹ ማሳስበው በ140 ቴሌቪዥን ጣቢያ ይመልከቱ ብዙ በዛ ጉዳይ ብዙ ቀርባለሁ በሰፊው አስረዳለሁና በዚህ ማዳመጥ ይችላሉ መመልከት ይችላሉ ለምን የጥያቄ አሁን የተነሳው 140 ቴሌቪዥን ጣቢያ ያዩ ሰዎች ናቸው ያነሱትና ሰፊ መልስ ሰፊ ገለጻም ይፈልግ ሰው ካለ ስለሁኔታው የት ላይ እንደደረሰ ምን መደረግ እንዳለበት ነገር ግን ደስ የሚለው ቀሳውስቱ ከቦታ መንገኘታቸው በአሊያ ጉዳይ የሚንቀሳቀሱ ሰዎችም ተገኝተው ለጠቅላይ ሚኒስትሩ ሁኔታውን ቁልጭ አድርገው ከኔ በተጨማሪ መንገራቸው በጣም ተገቢ ነው ትክክል ነው ይሄ ነው
1: እንግዲህ ውጤት ደግሞ ይኖራል ብለን ተስፋ እናደርጋለን ጸጋ በተለይ 1226 ሰዎች ሁሌ ይነሳል የነሱ ጉዳይ እንደው አሁንም ብዙ አመታት ተቆጠረ
2: ተላከሽ በባዳታ ሊያበክሊታ ብዙ ይነገራል በባዳው መጥተው እኮ የሰሙት ሰዎች በሬዲዮ ሲመጡ እንዳልነበሩ አድርገው ነው የሚያወሩት እና አሁን ምጠይቅሽ ወርቅነሽ ለሌላው ጊዜ ላንቺም ነው ለባልደረቦችሽ ምጠይቀው ጥያቄ የኔ ስም በተደጋጋሚ ከተነሳ ሙሉ ግልጽ አድርጌ እንዳስረዳ ሰፊ ጊዜ ያስፈልጋል ገባሽ አሁን የስርጭቱ ላይ 2 ደቂቃ ነው የቀረው
1: እንግዲህ አንቺ መነበርሽበት ነው ጸጋ ታውቃለሽ ጊዜው ብዙም ጊዜ ቢኖር አይበቃም
2: ለማስረዳት ነው ያደረግ ተፈልጎ 140 ቴሌቪዥን ጣቢያ ይመልከቱ 140 ቴሌቪዥን ጣቢያ ሰፊ ጊዜ አለ እዛ ማየት ትችላላችሁ ይሄንን በተመለከተ ጥያቄ ያላችሁ ብታቀርቡላችሁ ለአዘጋጆቹ ለአቅራቢዎቹም ያስረዳሉ እንጂ በዚህ በሬዲዮ ለሚቀርበው ስሜ ከተነሳ አይቀር ለወገኑም ትክክለኛ መስጥሄ ወይ መልስ መስጠት አለብኝ ገባሽ ይሄ ነው መሆን ያለበት ብዬ ነው ማስበውና ለሌላ ጊዜ ሰፊ ጊዜ ያስፈልገኛል
1: እሺ ክንሴት አባል ዶክተር ጸጋ ፈንታሁን በጣም እናመሰግናለን መልካም ምሽት ይሁንልሽ
2: ጤና ይስጥልኝ
1: የተከበራችሁ አድማጮቻችን የምሽቱ ስርጭታችን ይህን ይመስል ነበር ለቴክኒክ ባለሙያው ላሳፍ ሞስኮቪች ምስጋና ይድረሰው ፕሮግራሙ በመምራት ከእናንተ ጋር የቆየሁት ወርቅነሽ እሸቴ ነኝ ነገ ጧት 6 ሰዓት ላይ እንደገና እንገናኛለን በያላችሁበት ሰላም የሰፈነበት ጊዜ እንዲሆን እንመኛለን መልካም ሌሊት